0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Amharinya gar not mobile, online na radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ራቡ ግንቦት 19 2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈው የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት እና የቃለ ምልልስ ዝግጅቶቻችን ተካተዋል። የ ውይይት መድረክ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮን የፌደራል በጀት አስመልክቶ ያካሄድነው ውይይት መቋጫ ይሆናል። በመጪው ሳምንት ከትዝብትና ተስፋ መጽሐፍ ደራሲ ኤሚሬትስ ፕሮፌሰር ባዬ ማመና የ2026 የአፍሪካ ቀን የማህበረሰብ ስኬት ሽልማት ተሸላሚ ዶክተር ተስፋዬ ግዛው ጋር ያካሄድናቸውን ቃለ ምልልሶች ይዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። የአውስትራሊያ መንግስት ግዙፍ የሥራ አገልግሎቶች ለውጦችን አካሄደ። ፖፕሊዮ 14ኛ የሰው ሰራሽ አስተውሎት AI ለወታደራዊ የጦርነት ተግባር እንዳይውል ዳግም ጥሪ አቀረቡ። የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የአውስትራሊያ ፌዴራል መንግስት ከሶስት አስርት ዓመታት ወዲህ ግዙፍ የሥራ አገልግሎቶች ለውጥ አድርጓል። የመስሪያ ቤት ሚኒስትር አማንዳ ሪሽወርስ በዛሬው ዕለት እኩለ ቀን ላይ አዲሱን ባለ ሶስትዮሽ ምዕራፍ ያሰራር ለውጥ በብሔራዊ ፕሬስ ክለብ ይፋ ያደርጋሉ። የለውጡን አስፈላጊነት አንስተው የሌበር የሕግ መወሰኛ ምክር ቤት አባል ዶክተር ሚሼል አናንዳ ራጃ ሲናገሩ
1: We definitely want to be lifting up people who are in that long-term unemployed category.
0: በርግጠኝነት በረጅም ጊዜያት ሥራ አጥነት ዘርፍ ያሉ ሰዎችን ከፍ ማድረግ እንሻለን። ሆስፒታል ውስጥ አያሌ የሰዎችን አከሚያለሁ። የመጣኔ ሀብት ጫናዎች ብቻ ሳይሆኑ የአካላዊ እና አእምሯዊ ተጽዕኖዎችም አሏቸው። በተለይም ከረጅም ጊዜያት ሥራ አጥነት በኋላ ሰዎች የመልካም ዕድል መሰላልን እንዲወጡ የሚያስችል ማናቸውንም አይነት ፕሮግራም የምንቀበለው በማለፊያ ጎኑ ነው ብለዋል። የአውስትራሊያ ስታቲስቲክስ ቢሮ ባለፈው ሳምንት ይፋ ባደረገው ሪፖርቱ በወርሃ ኤፕሪል የሥራ አጥነት ቁጥር የ0.2%

ፐርሰንት ምርታ በማሳየት 4.5% ደርሷል። ፖፕ ሊዮ 14ኛ ሰው ሰራሽ አስተውሎት AI ለወታደራዊ ጦርነት ተግባር እንዳይውል ዳግም ጥሪ አቅርበዋል። በያዝነው ሳምንት መጀመሪያ ፖፕ ሊዮ የሰው ሰራሽ አስተውሎት ኃይል በብርቱ ማደግን አሳሳቢነት አንስተው ያመለከቱ ሲሆን ጠንካራ የቴክኖሎጂ ድንጋጌ እንደሚያሻውም አሳስበዋል። ቴክኖሎጂውን አላግባብ ከመጠቀም ጋር የሚከሰቱ አደጋዎች በእጅጉ ግዙፍ እንደሚሆኑም አመለክተዋል። የአውስትራሊያ አንደኛው ትልቁ ባንክ ዌስትፓክ ከባድ የገንዘብ ችግር ውስጥ ወድቀው ላሉ ደንበኞቹ ተገቢውን ድጋፍ አልቸረም በሚል ክስ $26 ሚሊዮን መቀጮ ተጥሎበታል። የፌደራል ፍርድ ቤት ዳኛ ቲሞቲ ማኪቦይ ምንም እንኳ የባንኩ ተግባር ሆን ተብሎ የተፈጸመ ባይሆንም አሉታዊ ተጽዕኖዎቹ ግና ደረጃም ግዚያት ቆይተዋል ብለዋል። ከእስላማዊ መንግስት ቡድን ጋር ንክኪ ያላቸው የተባሉትና ከሶሪያ ወደ ሲድኒና ሜልበርን የተመለሱ ሴቶችና ልጆች ላይ ፖሊስና የጸረ ሽብር ግብረ ኃይል ምርመራዎችን እያካሄዱ መሆኑን ተመልክቷል። የሀገር ውስጥ ጉዳዮች ሚኒስትር ቶኒ በርክ ለአንዳቸውም ማናቸውም አይነት ድጋፍ በመንግስት በኩል እንዳልተደረገና ለወንጀል ተጠያቂ ሆነው ከተገኙም በሕግ ዘንድ ሙሉ ተጠያቂነት እንደሚያገኛቸው ተናግረዋል። በሌላ በኩል የሊበራል የሕዝብ ተወካዮች ምክር ቤት አባል ፊሊፕ ቶምሰን የሴቶቹና ልጆቹ ወደ አውስትራሊያ መመለስ እንደማይደግፉ ገልጠዋል። የዩክሬን የጥይት ረጂዎች አባላት ቁጥር በማሽቆልቆሉ ዩክሬንን እጥረት እንደሚገጥማት ተመልክቷል። የገዛው ተነሳሽነት ይመራ የነበረው በቼክ ሪፐብሊክ ሲሆን 50% ያህል የከፍተኛ ካሊበር ጥይቶችን ለዩክሬን ስትለግስ ያለች ሀገር ናት። ሆኖም የሀገሪቱ ጠቅላይ ሚኒስትር አንድሬ ባቢሽ ለፋይናንሻል ታይምስ እንዳስታወቁት ያጋዥ ሀገራት ቁጥር ከ18 ወደ 9 አሽቆልቁሏል። በዚሁ ወደ ውጭ ምንዛሪ ተመና መራለን። አንድ የአውስትራሊያ ዶላር 114 ኢትዮጵያ ብር ከ80 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ዜናዎቹን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትራሊያ መንግስት ግዙፍ የሥራ አገልግሎቶች ለውጦችን አካሄደ። ፖፕ ሊዮ 14ኛ የሰው ሰራሽ አስተውሎት AI ለወታደራዊ ጦርነት ተግባር እንዳይውል ዳግም ጥሪ አቀረቡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

የምርጫ መርሃ ግብር መሰረት ሰኞ ግንቦት 24 ቀን 2018 ዓ.ም ይካሄዳል አለ የኢትዮጵያ ብሔራዊ ምርጫ ቦርድ። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ግንቦት 18 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ እንዳመለከቱት ለምርጫው አስፈላጊ የሆኑ የድምጽ መስጫ ወረቀቶች ህትመት በውጭ ሀገር ተጠናቀው ወደ ሀገር ውስጥ ገብተዋል። በአሁኑ ወቅትም ወደ ተለያዩ የምርጫ ጣቢያዎች የማሰራጨት ስራ ተጠናቋል ብለዋል። በዚህ ምርጫ ከፍተኛ ተመዝጋቢ ነው ያሉት የ50 ሚሊዮን በላይ መራጮች መመዝገባቸውን ሰብሳቢው አክለው ገልጸዋል። ይሁን እንጂ በአማራ ክልል በሚገኙ 8 የምርጫ ክልሎች በጸጥታ ችግር ምክንያት በመጪው ሰኞ ድምጽ አይሰጥም ሲሉ ኃላፊው አክለው ገልጸዋል። በተጨማሪም በመራጮች ምዝገባ ወቅት ህገወጥ ድርጊቶች እንደተፈጸመባቸው በተረጋገጡ 22 የምርጫ ጣቢያዎች ላይ ምዝገባው ሙሉ በሙሉ እንዲሰረዝ መደረጉን ኃላፊው አክለው ገልጸዋል። በእነዚህ ምርጫ ጣቢያዎች ያሉ መራጮች በድምጽ መስጫ ዕለት እዚያው እየተመዘገቡ እንዲመርጡ የተወሰነ ሲሆን ጥፋት የፈጸሙ የምርጫ አስፈጻሚዎች ላይ እርምጃ ተወስዷልም ሲሉ ገልጸዋል። በሌላ በኩል ለ7ኛው ጠቅላላ ምርጫ የእጩዎች ምዝገባ ካከናወኑት 48 የፖለቲካ ፓርቲዎች መካከል 6 ፓርቲዎች በተለያዩ ምክንያቶች ከውድድር ውጭ መደረጋቸውንና ውድድሩ በ42 ፓርቲዎች መካከል እንደሚከናወን ቦርዱ አረጋግጧል። ይህ በእንዲህ እንዳለ የአፍሪካ ህብረት የምርጫ ታዛቢ ቡድን ምርጫውን ለመታዘብ አዲስ አበባ መግባቱን በይፋ ባወጣው መግለጫ አስታውቋል። ይህ በኬንያ የቀድሞ ፕሬዚዳንት ኡሁሩ ኬንያታ የሚመራው ቡድን ከ37 የአፍሪካ ሀገራት የተውጣጡ 73 ታዛቢዎችን ያካተተ ሲሆን በክልሎችም ጭምር በመሰማራት የድምፅ አሰጣጥና የቆጠራ ሂደቶችን በቅርበት እንደሚከታተል በይፋዊ መግለጫው አስታውቋል። ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋይ ላይ በይፋ ተመዘገበም። ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋይ ገበያ ወይም ኤስኤክስ ላይ 4ኛው ኩባንያና የመጀመሪያው የኮሚኒኬሽን ተቋም ሆኖ ግንቦት 18 ቀን 2018 ዓ.ም በይፋ መመዝገቡ ተገልጿል። ተቋሙ ይህንን ይፋ ያደረገው ከኢትዮጵያ ሰነደ መዋለ ንዋይ ገበያ ጋር በመተባበር በአዲስ አበባ ስካይላይት ሆቴል በጋራ በሰጡት መግለጫ ነው። በመንግስትና በግል አጋርነት በተመሰረተ በዚህ የአገሪቱ የመጀመሪያው የተደራጀ የካፒታል ማርኬት መድረክ ላይ እስካሁን በይፋ የተመዝግበው ተሳታፊ የነበሩት ወጋገን ገዳና አዋሽ ባንክ ብቻ ነበሩ። አንጋፋ ኢትዮ ቴሌኮም አቅራቢ ተቋም በሰነደ መዋለ ንዋይ ገበያ መድረክ ላይ ከመመዝገቡ አስቀድሞ 100 ሚሊዮን መደበኛ አክሲዮኖችን ማለትም የ10% የኩባንያውን ድርሻ ለህዝብ ሽያጭ አውጥቶ እንደነበር ይታወሳል። በዚህም ተቋሙ ከአክሲዮን ሽያጩ በአጠቃላይ 30 ቢሊዮን ብር ለመሰብሰብ አቅዶ የነበረ ቢሆንም ማሳካት የቻለው ግን 3.2 ቢሊዮን ብር ብቻ እንደሆነ መገለጹ አይዘነጋም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ በሰጡት መግለጫ በርካታ ባለአክሲዮኖች ያላሟሏቸው መረጃዎች ስለነበሩ እነዚያን መረጃዎች የመመርመርና የማሟላት ስራ ጊዜ ወስዶ ሲሰራ መቆየቱን ገልጸዋል። አክሲዮኖችን በኢትዮ ቴሌኮም በኩል የመደልደልና የማጽደቅ ስራ ከተከናወነ በኋላ የተደለደሉት አክሲዮኖች በካፒታል ገበያ ባለስልጣን እንዲጸድቅ ተደርጎ በይፋ ሊስት ተደርጓል ሲሉም ተናግረዋል። ምዝገባ ተቋሙ በአክሲዮን ማህበርነት ያደረገውን ሽግሽግ ተከትሎ ባለአክሲዮኖች አክሲዮኖቻቸውን በስቶክ ማርኬት ላይ እንዲሸጡ፣ እንዲያዘዋውሩና በአጠቃላይ እንዲያስተዳድሩ ሙሉ ድል የሚሰጥ ነውም ሲሉ ገልጸዋል። የባለአክሲዮኖችን ዝርዝር መረጃ በተመለከተም በአጠቃላይ አክሲዮኖቹን ከገዙት 47377 ኢትዮጵያውያን ኢንቨስተሮች ውስጥ 45000 የሚሆኑት ወይም 96%ዎቹ ማሟላት ያለባቸውን መረጃዎች በማሟላት ተረጋግጠዋል ብለዋል። በአንጻሩ 1646 ባለአክሲዮኖች የብሔራዊ መታወቂያ ወይም ፋይዳ ማቅረብ ባለመቻላቸው ወደ ቀጣይ ሂደት ሳይሸጋገሩ የቆዩ ሲሆን ብሔራዊ መታወቂያ ቁጥር ካቀረቡ በቀጣይ ባለድርሻ ይሆናሉ ሲሉ ገልጸዋል። በተጨማሪም አክሲዮን ከገዙት ውስጥ 248 የሚሆኑት ባለአክሲዮኖች ኢትዮጵያውያን ባለመሆናቸው ምክንያት ተቀባይነት ያላገኙ ሲሆን የከፈሉት ገንዘብ ሙሉ በሙሉ ተመላሽ ይደረግላቸዋል ብለዋል። ኢትዮጵያ ወደ ቻይና ለሚላኩ ምርቶች የኤክስፖርት ፈቃድ የመስጠት መብት ለንግድ ባንክ ብቻ ሰጥታ የነበረውን ሞኖፖሊ በይፋ አነሳች። መንግስት ወደ ቻይና ህዝባዊ ሪፐብሊክ ለሚላኩ የኢትዮጵያ ምርቶች የኤክስፖርት ፈቃድ የመስጠት መብት ለኢትዮጵያ ንግድ ባንክ ብቻ ሰጥቶት የነበረውን የረጅም ጊዜ ሞኖፖሊ ግንቦት 17 ቀን በይፋ ማንሳቱን የብሔራዊ ባንክ መረጃ ያመለክታል። በወጣውና ወዲያውኑ ተግባራዊ መሆን በጀመረው አዲስ መመሪያ መሰረት በሀገሪቱ ውስጥ ፈቃድ ያላቸው ሁሉም የግልና መንግስት ንግድ ባንኮች ወደ ቻይና ለሚደረጉ የንግድ ልውውጦች የኤክስፖርት ፈቃድ ማውጣት፣ የሰነድ ክሬዲት ማስተናገድና ተያያዥ የፋይናንስ ግብይቶችን መፈጸም እንደሚችሉ ተገልጿል። በተያያዘ ዜና ብሔራዊ ባንክ በውጭ ምንዛሬ መመሪያው ላይ ማሻሻያ ማድረጉን አስታውቋል።

0: አል ባንኩ ያሻሻለው መመሪያ የውጭ ምንዛሬና የቁጠባ አካውንት ያላቸውን ተቋማት ያለ ብሔራዊ ባንክ ቅድመ ፈቃድ የሥራ ማረጋገጫ ሰነድና የሰነድ ማረጋገጫ ክፍያ በባንኮች በኩል ማጽደቅ እንዲችሉ ፈቅዷል። እነዚህ ተቋማት ያለ ባንኮች ቅድመ ፈቃድ የቃጭነት ትዕዛዝ ማስተላለፍ እንደሚችሉ መመሪያው የደነገገ ሲሆን ክፍያው ግን ሰነዶችን በማረጋገጥ ላይ የተመሰረተ እንደሚሆን ይጠቅሳል። መመሪያው በብድር ደብዳቤ በሚካሄዱ ግብይቶች ላይ የሚጣሉ ክፍያዎችን ከዓለም አቀፍ አሰራር ጋር ለማስማማት የዋጋ ማስተካከያ ማድረጉን ጨምሮ ንግድ ባንኮች የሚጠይቁት የብድር ደብዳቤ የአገልግሎት ክፍያዎችና ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣሙ እንደነበሩ ገልጧል። በሌላ በኩል የኢትዮጵያ ኢንቨስትመንት ቦርድ የአገሪቱን ጉምሩክ ዕቃ አስተላላፊነት ዘርፍ ለውጭ ባለሀብቶች ክፍት አደረገም። እስካሁን ባለው ደንብ የውጭ ባለሀብቶች በዕቃ አስተላላፊነት የኢንቨስትመንት ተሳትፎ በ49% ተገድቦ የቆየ ነበር። ይህ ገደብ በዘርፉ የሚፈለገውን አዳዲስ ኢንቨስትመንት ፍሰት ክፍተት ፈጥሮና ዘርፉም ዘመናዊ እንዳይሆን እንቅፋት ፈጥሮ እንደቆየ ቦርድ ገልጿል። አዲሱ ማሻሻያ ሎጂስቲክስ አገልግሎት ፈጣንና ቀልጣፋ እንዲሆን፣ ለዘርፉ የሚወጣው ወጪ እንዲቀንስ፣ የእውቀትና ክህሎት ሽግግር እንዲፈጠርና የአገር ውስጥ ዕቃ አስተላላፊዎች ተወዳዳሪ መሆን እንዲችሉ ያስችላል ተብሏል። በነባረው ሕግ መሰረት የጉምሩክ ዕቃዎችን የማጓጓዝና የማስረከብና የማሸግ ስራዎችን ጨምሮ አንዳንድ አገልግሎቶች የተፈቀዱት ለሀገር ውስጥ አስተላላፊ ኩባንያዎች ብቻ ነበር። የጤና ሚኒስቴር በጤና አገልግሎቶች ማስታወቂያዎች ላይ የህመምተኞችን ምስክርነት ቃል መጠቀም ሙሉ በሙሉ መከልከሉን አስታወቀም። የጤና ሚኒስቴር በጤና አገልግሎት ማስታወቂያዎችና ፕሮሞሽኖች ላይ የህመምተኞችን የምስክርነት ቃል ወይም ፔሽንት ቴስቲሞኒያል መጠቀም ሙሉ በሙሉ የሚከለክል አዲስ መመሪያ ከግንቦት 17 ቀን 2018 ዓ.ም ጀምሮ ተግባራዊ ማድረጉን አስታውቋል። ሚኒስቴሩ ይህንን ውሳኔ ያስተላለፈው የህክምና ማስታወቂያዎች ሳይንሳዊና ትክክለኛ መረጃ ላይ ብቻ እንዲመሰረቱ ለማድረግና ህዝቡ ባልተረጋገጡ የግለሰብ ምስክርነቶች እንዳይደናገር ለመጠበቅ መሆኑን የአገር ውስጥ መገናኛ ብዙሃን ዘግበዋል። መመሪያውን የማይከተሉ የጤና ተቋማትና ሚዲያዎች ላይ ጥብቅ የህግ እርምጃ እንደሚወሰድም ማስጠንቀቂያ መሰጠቱ ተገልጿል። ከ8 አማራጮች መካከል ግምገማ ሲደረግለት የነበረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የሜጋ ፋይናንስ ፕሮጀክት የፋይናንስ ኦዲት ሊደረግለት መሆኑ ታወቀም። የአፍሪካ ልማት ባንክ ግዙፍ ለሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሜጋ የፋይናንስ እቅድ የአበዳሪዎችን የፋይናንስ ሞዴል የሚገመግሙ ኦዲተሮችን መፈለግ መጀመሩን አስታውቋል። ሪፖርተር እንግሊዝኛው እንደዘገበው የሀገሪቱን የፕላን ባለሙያዎች ለአዲሱ አውሮፕላን ማረፊያ ግንባታ ከዚህ ቀደም ከተያዘው ግማሽ ወጪን ብቻ የሚጠይቁትን ጨምሮ 8 የተለያዩ አማራጭ ቦታዎችን በጥልቀት ገምግመዋል። ይህ ሜጋ ፕሮጀክት ሲጠናቀቅ የሀገሪቱን የአቪዬሽን ዘርፍ ቀጠናዊ ትራንዚት ትስስር ወደ ላቀ ደረጃ ያሸጋግራል ተብሎ እንደሚጠበቅ ተዘግቧል። የኳታሩ ግዙፍ የህክምና ተቋም ዲኦሲ ግሩፕ በኢትዮጵያ ዘመናዊ ሆስፒታሎችን ለመገንባት መወሰኑ ተገለጸም። ከኳታር የፋይናንስ ማዕከል ጋር የተመዘገበው ዲኦሲ ሆልዲንግ ግሩፕ ከሀገር ውስጥ በከር ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር ይፋ ባደረገው ስምምነት በአዲስ አበባና በቢሾፍቱ 2 አጠቃላይ ሆስፒታሎችን እንደዚሁም በአዲስ አበባ 1 እጅግ ዘመናዊ የአጥንት ህክምና ስፔሻላይዝድ ሆስፒታል ለመገንባት ማቀዳቸውን ገልጸዋል። ከሀገር ውስጥ መገናኛ ብዙሃን እንደዘገ ገቡት ተቋሙ ይህንን ኢንቨስትመንት ይፋ ያደረገው የሶሪያና የኳታር ተወላጅ የሆኑ አልሃያት ባለሀብት ቤተሰብ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የ12.5 ቢሊዮን ዶላር ተሳትፎ ለማድረግ ፍላጎት ማሳየቱን ተከትሎ ሲሆን ይህም በሀገሪቱ የህዝብና የግል አጋርነት ፒፒፒ የጤና ፕሮጀክት ለማስፋፋት ያለመ መሆኑ ተገልጿል። በመጨረሻም የፌዴራል ጠቅላይ ፍርድ ቤት 4ኛ የፍትህ ብሔር ችሎት የገንዘብ ሚኒስቴር በህግ ባለሙያዎች ላይ የጣለውን የተጨማሪ እሴት ታክስ ምዝገባ መመሪያ የሚያግድ ጊዜያዊ ትዕዛዝ ሰጠም። የፌዴራል ጠቅላይ ፍርድ ቤት 4ኛ የፍትህ ብሔር ችሎት የገንዘብ ሚኒስቴር ያወጣውንና የህግ ባለሙያዎችንና የሙያ አገልግሎት ሰጪዎችን የገቢ መጠናቸው ሳይታይ ለተጨማሪ እሴት ታክስ እንዲመዘገቡ የሚያዘውን መመሪያ ማገዱን ፎርቹን ጋዜጣ ዘግቧል። ፍርድ ቤቱ ይህንን ጊዜያዊ የእግድ ትዕዛዝ የሰጠው 7 ጠበቆች መመሪያው ያለ ህጋዊ የገቢ ገደብ ደንብ ተግባራዊ መደረጉ ህገ መንግስታዊ መብትን የሚጥስና የማይጠገን ጉዳት የሚያስከትል በመሆኑ ሊታገድ ይገባል በሚል ያቀረቡትን አቤቱታ መነሻ በማድረግ ነው። ችሎቱ ለገንዘብ ሚኒስቴር ምላሽ እንዲሰጥ የ20 ቀናት ጊዜ የሰጠ ሲሆን እስከዚያው ድረስ መመሪያው እንዳይፈጸም በጊዜያዊነት ማገዱን ዘገባው አክሎ ገልጿል።
1: ሀገርኛ ሪፖርት

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: በጀት ግብረ ምላሽ የአውስትራሊያን መጣኔ ሀብት ማርጋት ውጫዊ ድንበር ተሻጋሪ አሉታዊ ተጽዕኖዎች የፌደራል ተቃዋሚ ቡድን መሪ የ2026 በጀት ምላሽ ማህበራዊ ትስስሮችና ፍልሰተኞችን እንዲሁም የካፒታል ጌንስ ታክስና ኔጌቲቭ ጌሪንግ ለውጦች በኢትዮጵያውያን ማህበረሰብ አባላት ዘንድ የሚያሳድሩትን ተጽዕኖዎች አንስተናል። ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን ያመራ ነው። እንዲህ ነው
4: አብራችሁ ያላችሁት ከኤስቢኤስ ራዲዮ ያማርኛው ዝግጅት ጋር ነው።
3: ዶክተር ደሴ በተለይ አሁን ካለፉት አመታት ጀምሮ ለበርካታ አመታት ሊበረም ወደ ስልጣን ከመምጣቱ በፊት ሁሉ ሲክስ ይጣቀስ የነበረ አንድ ቃል በተለይም በግራታ ኢንስቲትዩት አማካኝነት ፕሮዳክቲቪቲ ወይም ምርታማነት ጉዳይ ነው። ያ አመጣኔ ሀብታዊ እድገቶችም ሆነ ለዋጋ ግሽበት የመሳሰሉት ነገሮች ለመቋጠርም እንዲያስችል ገዛ ያደርጋል በሚል ባሁኑ ፖሊሲ ላይ ምህው ተነስቶ የተወሰኑ ምክረ ሐሳቦች ተቀባይነት አግኝተዋል። በቅድሚያ ምርታማነት በመጣኔ ሀብት አኳያ የሚገለጠው እንዴት ነው? የአውስትራሊያን በተለይ በተመለከተ በምን መልኩ ነው ምርታማነት ለመጣኔ ሀብት መራጋትና እድገት ልዩ ድርሻ ይኖረዋል ተብሎ የሚታመነው?
5: አመሰግናለሁ ካሳሁን። እንግዲህ በተደጋጋሚ ሃውሲንግ ማርኬቱ ላይ እንደሆነ ይችላል ወይም ደግሞ አጠቃላይ የተለያየ ኮሞዲቲ ማርኬቱ ላይ አንዱ የተከስነው ነገር በተደጋጋሚ የሰፕላይ ጉዳይ ነው። ዲማንድ እየጨመረ ይሄዳል ወይም ፍላጎት እየጨመረ ይሄዳል፣ ነገር ግን አቅርቦት ብዙ አልጨመረም ነው። እዚህ ጋር ተያይዞ ተለያዩ ጂኦፖለቲካል ክራይሲስ የኢራን ጦርነት ሊሆን ይችላል፣ የዩክሬን ጦርነት ሊሆን ይችላል ወይም ኮቪድ እና የመሳሰሉት አቅርቦትን እንዲቀንስ አድርጎታል። ምክንያቱም የጥሬ እቃዎች መጨመር፣ ነዳጅ ሊሆን ይችላል የመሳሰሉት መጨመር አቅርቦትን እንዲቀንስ አድርጎታል። ሶ ይሄን አቅርቦት ለመጨመር አንዱና ወሳኙ ነገር ምንድነው? በተለይ በእኛ ጥር ስር አሁን ቀደም ብዙ ነገሮችን ኤክስተርናል የሆኑ ነገሮችን በተወሰነ ደረጃ መቆጣጠር አትችልም አውስትራሊያ ያልን ስናነሳ ነበር። ነገር ግን አንዱና ይሄን ነገር መቀነሻ መንገዱ ምንድነው? ምርታማነትን መጨመር ነው። ሶ ምርታማነት ወይም ፕሮዳክቲቪቲ ስንል በተመሳሳይ ጥሬ እቃ ብዙ ምርት ማምረት መቻል ነው። ሶ እንደዛ ማድረግ ከቻል ፕሮዳክቲቪቲ ጨመረ ማለት ነው። ሶ በአውስትራሊያ ኢኮኖሚ ለረጅም ጊዜ ፕሮዳክቲቪቲን መጨመር በጣም አስቸጋሪ ሆኖ ነው የቆየውና ፕሮዳክቲቪቲ ብዙ አልጨመረም። ሶ ፕሮዳክቲቪቲ ካልጨመረ ወይም ምርታማነት ካልጨመረ ሶ የዋጋ ግሽበትን ከመቀነስ አንጻር ኢምፕሎይመንት ወይም የሥራ ዕድል ከመፍጠር አንጻር ኢኮኖሚውን ከማንቀሳቀስ አንጻር ብዙ ለውጥ የለም ማለት ነው። ሶ ያሁኑ በጀት እኔ እንዳየሁት የተለያዩ ሜጀሮችን ወስዷል። በተለይ ምርታማነትን ከመጨመር አንጻር በበጀቱ መሰረት ምርታማነት የሚጨምር ከሆነ የዋጋ ንረቱን ይቀንሰዋል፣ የተለያዩ ስራን የማግኘት ወይም የስራ እድሎች ይፈጠራሉ፣ ኢኮኖሚው የተሻለ ይንቀሳቀሳል ማለት ነው። ለተለያዩ ለኢትዮጵያውያንም ይሁን ለትውልደ ኢትዮጵያውያን እንዲሁም ለሌሎች ዜጎች የተሻለ የኢኮኖሚ ሁኔታ ይፈጠራል ማለት ነው። ቅድም ወዳነሳችሁት በተለይ ኢትዮጵያውያንን በተመለከተ ስንሄድ አሁን በተደጋጋሚ እንደገለጽ ነው ስራ ያለው ከሆነ ግብር የሚከፍል ከሆነ የቢዝነስ ባለቤት ከሆነ ፈርስት ሆም ባየር ከሆነ በጀቱ የተሻለ ጥሩ ትኩረት ሰጥቷል። ሶ ኢትዮጵያውያን በእነዚህ ሴክተሮች ላይ የትኛውም ሙያ ላይ ሊሆን ይችላሉ፣ ነገር ግን እነዚህ ነገሮች ላይ ሞር ምንበረታ ከሆነ የተሻለ ተጠቃሚ እንሆናለን ማለት ነው። ለወጣቱ በተለይ ቅድም ስለጠቀሳችሁት በተለይ ለትውልደ ኢትዮጵያውያንና ለኢትዮጵያውያን በተለይ ለወጣቶቹ አዳዲስ ፊልዶች አሉ። በተለይ የተሻለ ፕሮዳክቲቪቲ ሊጨምሩ የሚችሉ ወይም የተሻለ ስራ እድል እንዲፈጠር የሚያደርጉ ኤሪያዎች አሉ። ከዛ በተጨማሪ የአሁኑ በጀት እንደ ነርሲንግ፣ ኤጅድ ኬር፣ ሶሻል ወርክ፣ ፐብሊክ ሄልዝ ባሉት ላይ የተሻለ ትኩረትና የተሻለ ድጎማ ይሰጣል። ሶ እነዚህ ሴክተሮች ላይ መንበረታ

0: ከሆነ በተለይ ለፈርስት ሆም ባየር ወጣቶች የተሻሉ እድሎች አሉ ማለት ነው። ሰው እነዚህን ለመጥቀስ ነው። አመሰግናለሁ ካሳ።
1: መልካም ዶክተር ዮናታን። ሌላው አንዱ በጣም ያለው ሁሉም ማሳሳቢ ከሆነው ጉዳይ ይሄው ኑሮ ውድነት ነው። ኑሮ ውድነት በተለያዩ ሀገራት የተለያዩ ተጽዕኖዎች አሉት። በተለይ በአውስትራሊያ ውስጥ የኑሮ ውድነት የሚገለጠው እንዴት ነው? ከመንግስት ፖሊሲዎች ባሻገርስ በግለሰብ ደረጃ ኑሮ ውድነትን ለመቋቋም ምን ምን ነገሮችን ማድረግ እንዳማራጭ መፍትሄ ሊሆን ይችላል ይላሉ?
2: አመሰግናለሁ ካሳሁን። ወደዚህኛው ጥያቄ ከመለሰ በፊት እንደገና ይቅርታ ከፈቀድክልኝ፣ ቅድም ስለ ሃውዚንግ ስናወራ ነበረ፣ አሁን ደግሞ ስለ ፕሮዳክቲቪቲም ደሴ አብራራ ነበረ እና አይ ቲንክ በእኔ እይታ ሃውዚንግ የማህበራዊ ጉዳይ ብቻ አይመስለኝም፣ ለፕሮዳክቲቪቲም ትልቅ አስተዋጽኦ ይኖረዋል እና እንደ ትኩረት ቢደረግበት የአውስትራሊያ መንግስት ፕሮዳክቲቪቲን ለመጨመር ሲያስብ ስለ ምርምር፣ ስለ ልማት፣ ስለ ኢንዱስትሪ፣ ስለ ትምህርት ብቻም ሳይሆን ጤናውም ቤቱም የዚህ የፕሮዳክቲቪቲ አካል እንደሆነ አስቦ፣ ምክንያቱም የቤት ችግር ካለ ሰው ከቦታ ቦታ ተንቀሳቅሶ ሊሰራ አይችልም፣ ወይም ደግሞ በጣም ሩቅ ቦታ ሄዶ መኖር ሊኖርበት ይችላል። ሰው መሀል ከተማ ያለ የሁለት የሶስት ሰዓት መንገድ የሚያሰድ ጉዞ ሊሆን ይችላል ሄዶ ሰው የሚኖረው እና እንደዚህ አይነት ነገሮች ደግሞ ፕሮዳክቲቪቲን ኢምፓክት ስለሚያደርጉ የዛ አካል እንደሆነ ታሳቢ ቢደረግ ወደ ኑሮ ጫነው ከመጣን እንግዲህ ያው እንዳልነው በጀቱ ያን ያህል ሲግኒፊካንት የሆነ የሚያደርገው እርዳታ የለም። አትሊስት በቀጥታ የሚሰጠው እርዳታ የለም። የተባሉትም የግብ ቅነሳዎች በአብዛኛው ገና ከአመት ከሁለት አመት በኋላ ተግባራዊ የሚደረጉ ናቸው እና የኑሮ ውድነቱ ደግሞ ጊዜ የሚሰጥ ሁኔታ አይደለም። አንድ ጥናት ሳነብ ለሌላ ምርምር ጉዳይ ያየሁት ምንድን ነው፣ በአውስትራሊያ ውስጥ በአብዛኛው በዓለም ላይ በአመት ምግብ ከሚበላሽባቸው ሀገሮች አውስትራሊያ ግንባር ቀደም ነች። ምንድን ነው የሚለው ከሶስት ዘንቢል እንበለው ለምሳሌ ግሮሰሪ አንዱ ጥቅም ላይ ሳይውል የሚበላሽ ነው እና በእርግጥ እንደ ኢትዮጵያውያን ትኩረት ካደረግን በግሮሰሪ በኩል በአብዛኛው የሀገራችን የባህል ምግብ ስለሆነ የምንጠቀመው ብዙ ፐርሸብል ላይሆን ይችላል፣ ወይም ደግሞ ብዙ ወጪ የሚጠይቅ ላይሆን ይችላል ቤት የምንሰራው ከሆነ። ነገር ግን በዚህ ሀገር እንትን ካየነው በጣም ትልቁ ወጫቸው በአብዛኛው የግሮሰሪ ኤክስፔንስ ነው። ሾፒንግ ላይ፣ ስቶሬጅ ላይ ጥንቃቄ ማድረግ ተገቢ ሊሆን ይችላል ማለት ነው። ጫናውን ለመቀነስ አንድያ ነው። ምክንያቱም ተጨማሪ ስራ መስራት፣ ወጪን መቀነስ የሚባሉ ነገሮች የተለመዱ ስለሆነ፣ ነገር ግን በቤታችን የምናደርገውን የምግብ ስቶሬጅ ወይም ደግሞ የምንገዛውን የምግብ አይነት የምንገዛው ቃ አይነት በደንብ ማየት ሊኖርብን ይችላል ማለት ነው። ምናልባት እንደ ትልቅ ነገር እኔ የማየው በተለይ መኪና ለሚነዱ ሰዎች መንግስት ያደረገው ሳይስ ታክስ ቅነሳ በነዳጅ ላይ አይ ቲንክ እሱ ትልቅ አስተዋጽኦ አለው የዋጋ ንረቱን ወይም ደግሞ የኑሮ ጫናውን ለመቀነስ። እኔ እንኳን ብዙ ኤክስፐርት አይደለሁም በኢቪ ላይ፣ ግን ከነዳጅ ወደ ኢቪም መሄድ በትራንስፖርት በኩል ያለውን ወጪ በብዙ እንደሚቀንስ ሲወራ አያለው፣ ተጽፎም አንብቤ ያለው የዛ አይነት ነገሮች ራሱ። ምክንያቱም ካለ መኪና መንቀሳቀስ የማንችል ሰዎች ካለን እሱ እንደ አማራጭ ሊታይ ይችላል ብዬ አስባለሁ። እና አይ ቲንክ በግለሰብ ደረጃ ሁሌ ወይም ደግሞ በቤተሰብ ደረጃ ልናደርግ የምንችለው እንግዲህ ያለንን ወጪና ገቢ ማመጣጠን፣ አላስፈላጊ የሆኑ ወጪዎችን ከማውጣት መቆጠብ፣ በምንገዛበት ጊዜ በደንብ ሪሰርች ማድረግ። ከአሁን በፊት የሚያልኩት ነገር አላስታውሳለሁ በተለይ የኢንሹራንስ ፕላን ስንገዛ፣ መብራት፣ የስልክ ፕላን ስንገዛ ጥንቃቄ ማድረግ ይኖርብናል። ሮሎቨር የሚያደርግ ፕላን ካለ እሱን ሪቫይዝ አድርገን አንዳንዴ ዝም ካልናቸው ኢንሹራንሶቹ ኖቲስ መስጠት ብቻ የሚጠበቅባቸው ወይም ደግሞ የኤሌክትሪክ፣ የውሃ፣ የስልክ ኦፈር የሚያደርጉ ወይም ደግሞ ሰርቪስ ኦፈር የሚያደርጉ ድርጅቶች ኖቲስ ብቻ ነው መስጠት የሚጠበቅባቸው። ልክ አመቱ መጨረሻ ላይ ኖቲስ ይሰጡናል። ሪስፖንድ ካላደረገ ኦፈር ባረጉት አዲስ ኮንትራክት ነው ቻርጅ የሚያደርጉና ብዙ ሰው በየአመቱ ሪሰርች እያደረገ እያወዳደረ ፕላኑን ሪኒው ከማድረግ ይልቅ አንዴ ከአንድ ድርጅት ጋር የፕላን ኮንትራክት ከገባ በቃ በዛው የመቀጠል እንትን አለ እና ብዙ ሰዎች በዛ መንገድ አላስፈላጊ ወጪ ሲያወጡ ታዘባለሁ እና ትንንሽ የምናረጋቸው ነገሮች ብዙ ለውጥ ያመጣሉ ብዬ ነው የማስበው በየቤታችን በተለይ ወጪ ማኔጅ በማድረግ በኩል ካሳሁን።
3: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
4: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sps.com.au/amharic ይጎብኙ ወይም የኤስፔስ ኦዲዮ አፕን አሁኑን ይጫኑ። የኤስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
1: ዶክተር ደሴስ በርሶ በኩል ዜኑሮ ውድነትን በተለይ በአውስትራሊያ አኳያ እንደምን ይገልጡታል? በግለሰብ ደረጃ ሲያን ለመቋቋም ምን ማድረግ ይበጃል ይላሉ?
0: መልካም ካሳሁን፣ እንግዲህ አሁን በተለይ ዮናታን ወደ መጨረሻ የተቀሳቸው ነገሮች እኔም ያሰብኳቸው ለመንገር ለመጥቀስ ያሰብኳቸው የነበሩ እጅግ በጣም አስፈላጊ ነገሮች ናቸው። ምናልባት እነሱን ደግሜ ብናገር አይ ቲንክ ለአድማጭ በጣም ጥሩ ስለሆነ ነው። ሰብስክሪፕሽኖች አሉ። ለምሳሌ ዮናታን ጠርሶታል፣ የመኪና ኢንሹራንስ ሊሆን ይችላል፣ ኤሌክትሪክ

0: advertising.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: እንትኖሽ መግባት ካልተቻለ ዝም ብሎ ሌላ ጋር መሄዱ ራሱ እንትኑን ይቀንሰዋል እና ይሄንን ነገር በጣም ትኩረት እንዲሰጠው ነው እኔ አደረኩ አንዱ እንግዲህ ይሄ ነው ሌላው ለምሳሌ ከሆነ ያው ከፕራይቬሲ አንጻር እና ከተለያዩ እንትኖች አንጻር ምናልባት ብዙ ሰዎች ሊቸገሩ ይችላሉ ግን የኑሮ ውድነቱን ያው በጣም ሁላችንም እንደምናውቀው የተወሰነ ዚያ ሀገር ኑረናል እየጨመረ ነው የሄደው ኑሮ እና ያንን ለመከላከል ለምሳሌ ትርፍ ቤት ያላቸው ሰዎች ወይም ትርፍ ትንሽ የሩም ያላቸው ሰዎች ለተማሪ ሊሆን ይችላል ብቻቸውን ለሚኖሩ ሰዎች በማከራየት መቆጠብ ይችላሉ በያስባለው እና እነዚህ ትንንሽ የሚመስሉ ግን ሲጠራቀሙ በጣም ብዙ ለውጥ የሚፈጥሩ ርምጃዎችን በመውሰድ ሰዎች የዋጋ ንረቱን የሚያመጣባቸውን ተጽዕኖ መቀነስ
5: ዶክተር ናታን በተቀሉ በበጀት 2026 ላይ ዋነኛ አንኳር ጥንካሬና ጉድለቶች የሚሏቸው ከዛ ባሻገር እንደ ሀገር ለወደፊቱ ለስከመጪው 2027-28 በጀት ድረስ ከስትራቴጂ አኳያ የዓለም አቀፉን የውጭ ተጽዕኖና በሀገር ውስጥ ያሉትን የምርታማነትም ሆነ የኑሮ ውድነት ቅድም ያነሳናቸውን ለመቋቋም ምን መደረግ አለበት ይላሉ በተለይ በፌደራል መንግስቱ በኩል
6: አይ ቲንክ አሁን ግሎባል ክራይሲስን ካወራን ዞሮ ዞሮ ምንጩ ምንም እንኳን የአሜሪካና የኢራን ኮንፍሊክት ቢሆንም ያ ኮንፍሊክት ግን እኛን ኢምፓክት ያደረገው በነዳጅ አቅርቦት በኩል ስለሆነ እኔ እንደ ስትራቴጂ አይ ቲንክ ማየት ያለብን በርግጥ የመንግስትም ወይም ደግሞ እንደ አገር የአውስትራሊያም የረጅም ጊዜ እቅድ ትራንዚሽን ማድረግ ስለሆነ ወደ ግሪን ኢኮኖሚ ወደ ክሊን ኤነርጂ ይሄን አጋጣሚ ተጠቅሞ አይ ቲንክ ወደዛ የሚደረገውን ሽግግር በደንብ ማፋጠን ተገቢ ነው ብዬ አስባለሁ አውስትራሊያ አሁንም በጣም ሪሶርስ ሪች ነች ብዙ ኮሚዲቲስ አሁን ዋጋቸው ጨምሯል ነዳጅ ብቻ አይደለም ዋጋው ጨመረ በነገራችን ላይ የግብርና ምርትም ሳይቀር ማለት ነው ግን የማዕድን ብዙ ሬር አርዝ የመሳሰሉ ማዕድኖች እና ጥሬ እቃዎች ዋጋቸውም ስለጨመረ እሱ ላይ በደንብ ኤክስፕሎር አድርጎ በዛ በኩል የሚገኘውን ካፒታል በደንብ መሰብሰብና እሱን ወጥ ወደ ሆነ በዘላቂነት ምርታማነትን ሊጨምር ወደሚችል የአረንጓዴ ኢኮኖሚ ሽግግር ማድረግ ተገቢ ነው ብዬ ነው ማስበው ይሄ ምናልባት ሚዲየም ቱ ሎንግ ተርም አፕሮች ሊሆን ይችላል ሾርት ተርም አፕሮቹ ግን እንግዲህ ዝቅተኛ የህብረተሰብ ገቢ ያላቸው የህብረተሰብ ክፍል አባላት በበጀት ማዕቀፍ ብቻ ዘው የሚደጎሙ በተለያየ መንገድ የሚደጎሙበት መንገድ ሊኖር ይችላል መንግስት ቻሪቲዎችን ሊጠቀም ይችላል እነዚህ ማህበረሰብ ክፍል አባላትን ለመደጎም ወይም ደግሞ ተጨማሪ ስራ እድል እንዲያገኙ ገቢያቸው እንዲጨምር የሚያስችል እድል በመፍጠር በኩልም ሊሆን ይችላልና የዛ አይነት እንቅስቃሴ በማድረግ ግለሰቦች ቤተሰቦች የኑሮ ጫናውን እንዲቋቋሙ ሊያግዝ ይችላል የሚል እምነት ነው ያለኝ በአጠቃላይ ግን በጀቱን ካየነው በጣም ሞደስት የሆነ መንግስት የሚለውን ያህል ኢንተርጀነሬሽናል ወይም ደግሞ ጀነሬሽናል ኢኩዊቲን መጣ ባይሆንም እንኳን በተለይ ለመጀመሪያ ጊዜ ቤት መግዛት የሚፈልጉ ወይም ደግሞ ለመግዛት ዝግጅት የሆኑ የማህበረሰብ ክፍል አባላትን ወይም ደግሞ ውጭ ሀገር ተምረው ሰርቲፊኬት ይዘው እዚህ ሀገር የመጡ ስደተኞችን ሴቶችን በእድሜ የገፉ አዛውንቶችን የሚጠቅሙ ጥሩ ጥሩ ፕሮግራሞች በበጀት ውስጥ አካቷል እና እነዚህ በፍጥነት ተግባራዊ ከሆኑ አይ ቲንክ የተሻለ ኢኮኖሚያዊና ማህበራዊ ውጤት ሊገኝ ይችላል የሚል እምነት አለኝ። ለስሞል ቢዝነስ የሚደረገውን ድጋፍ ሳንረሳ ማለት ነው። ደሴ ቀደም ብሎ የገለጸውን
5: ዶክተር ደሴስ በርሶ በኩል አይነት የቀርብም ሆነ የረጅም ጊዜ ስትራቴጂዎች ሊነደፉ ይገባል ይህ አይነቱ ነገር

0: ተመልሶ ሊያጋጥም ይችላል ወይም ቀውሱ ተፈራረቀ ቀጣይ ሊሆን ስለሚችል ያም የመጣኔ ሀብቱን ለመታደግ ምን መደረግ አለበት ይላሉ። በመንግስት በኩል በሌላ በኩል እንደዚሁም በብሔራዊ ባንክ ላይ ትችቶችን የሚሰነዝራሉ። የዋጋ ግሽበቱን ተከትሎ የሚያደርጋቸው የወለድ ጭማሪዎች ህብረተሰቡን በጣም ጎጂ ነው፣ ተገቢ ያልሆነ ጭማሪ ነው ብሎም በዛ ላይ የሚሰነዘሩት ትችቶች አሉ። ሌሎች ደግሞ አግባብነት ያለው ነው፣ ካሁኑ በዚህ መልክ ካልሄደ በኋላ ገፍቶ ሲመጣ ይከፋ ይሆናል የሚሉ ክርክሮችም ይካሄዳሉና እነዚህን አጠቃለው የእርሶ መቋጫ ምን ይሆናል?
1: አመሰግናለሁ ካሳሁን። ዮናታን ያላቸው በሙሉ በጣም ጥሩ ነጥቦች ናቸው። እነዚህን መተግበር አስፈላጊ ነው። ምናልባት ሌሎች ያልተጠቀሱ ነገሮች ለምሳሌ እነዚህ ጂኦፖለቲካል ክራይሲሱ ላይ በኩል የሚመጡ የዋጋ ንረት አለ። እሱን የመግቻ አንዱ መንገድ አውስትራሊያ እሷን ከሚመስሉ ሀገሮች ጋር በመሆን ዓለም አቀፍ መድረኮች ላይ ተጽዕኖ ለመፍጠር መሞከር ነው አንዱ። ለምሳሌ ዓለም አቀፍ ደረጃ ላይ ሰላም እንዲፈጠር፣ ኦልሬዲ አሁን ያሉ ጦርነቶች እንዲቆሙ ወይም መቋጫ እንዲበጅላቸው ስራ መስራት፣ በዩኤን በኩል ሊሆን ይችላል፣ በጂ ሰቨን በኩል ሊሆን ይችላል፣ ከተለያዩ ጎረቤት ሀገራት ጋር ሊሆን ይችላል። ኒውዚላንድ አለ፣ እዚህ ብዙ ሌሎች ሀገሮች አሉ እንደ ጃፓን፣ ኮሪያ ያሉ ሀገሮች ጋር እና ከሚመስሏት ሀገሮች ኢሮፒያ ዩኒየን አለ። ከነዚህ ጋር በመሆን በብዙ ነገሮች ስለሚመሳሰሉ ዓለም አቀፍ ክራይሲሶች እንዳይፈጠሩና ኦልሬዲ አሁን የተፈጠሩትም ሊበጅላቸው በተቻለ መጠን ጫና ማድረግ አይ ቲንክ ከመንግስት የሚጠበቅ ይመስለኛል። ሌላው የነዳጅን አቅርቦት ችግር ለመፍታት ምናልባት ከመካከለኛው ምስራቅ ካሉ ሀገሮች ላይ ብቻ ዲፔንደንት ከመሆን ይልቅ ሶርስ ካንትሪያችን ወይም ነዳጅ ምናምን ሮች አይ ቲንክ ማብዛት ዳይቨርሲፋይ ማድረግ አስፈላጊ ይመስለኛል። እንደሚገባኝ መካከለኛው ምስራቅ ብቻ ሳይሆን ሌሎች ሀገሮች አሉ ነዳጅ የሚልኩ። ሶ በተቻለ መጠን ነዳጅ ከተለያዩ ሀገሮች እንዲመጣ ማድረግ በነዳጅ በኩል የሚመጣውን የኑሮ ውድነት ለመከላከል እንዳንድ መፍትሄ ሊሆን ይችላል። ከዛ በተጨማሪ ቅድምም ጠቅሰነዋል ምርታማነትን ማሳደግ ይሄ በጣም መሰረታዊ ነገር ነው፣ ስትራክቸራል ፕሮብለም ነው። ሶ ይሄንን አሁንም በጀቱ ከሄደባቸው በተጨማሪ ምርታማነትን ለማሳደግ የተለያዩ ክሊን ኢነርጂ የምንጠቀምበትን መንገድ ማበረታታት ለምሳሌ ታክስ ሪሊፍ ሊሆን ይችላል፣ ኤሌክትሪክ ካር ለሚገዙ ሰዎች ለምሳሌ ታክሱን መቀነስ፣ እንደገና ደግሞ ክሊን ኢነርጂ ቻርጀሮችን ማብዛት፣ እነዚህና የመሳሰሉ ነገሮችን በማድረግ ከነዳጅ ጥገኝነት የምንወጣበትን እና በዛ በኩል የሚመጣውን ኢንፍሌሽን ለመከላከል እንደ አይነተኛ መፍትሄ ይመስሉኛል። ከዛውን አመሰግናለሁ።
0: ዶክተር ዮናታን ድንቁ በአውስትራሊያ ብሔራዊ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ፣ ዶክተር ደሴ ታርቆ በአደላይድ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን።
2: እኛም እናመሰግናለን። እግዚአብሔር ይስጥልን ከሳውን።
1: እኛም እናመሰግናለን።

0: የውይይት መድረክ
1: ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
2: ኃይሉ መርጋ የዘፋኝነት ድምጹን ያማሸው ከሙዚቃ መሳሪያ ጋር የተዋወቀው ገና የልጅ ወታደር ቅጥር በነበረበት የምድር ጦር ሙዚቀኝነት ጊዜው ነው። በዚያም አልተወሰነ በሙዚቃው ዓለም ከጽፈት እስከ ቅንብር ሁለት ጸጉር አብቅሎበታል። ሲልም እስካሁንም ድረስ ከስድስት አስርት ዓመታት በላይ የኃይሉ ጣቶች በስስ ዳሰሳና ምጥን የኪቦርድ ጫና ያፈለቋቸው ረቂቅ ሙዚቃዎቹ በያሌዎች ጆሮ ተንቆርቁረዋል። ከቆፍጣኙ ቼበለው

በትዝታ አለሳልሰው በትውስታ ለምንና የበቁቱ ድረስ በርካታ የሙዚቃ በረከቶቹን ለመድረክ አብቅቷል። በአኮርዲዮንም የደም ዝውውር ሞቅታና የልብ ትርታ አፍጣኛ ሸሞን ማናይም ምናባዊ የአይን ከረሜላን ፈጥሮ በድሜ ብዛት ከመደብዘዝ ይልቅ ከቶንም በወንዶችና ሴቶች ምናባዊ ዓለም እንደ ሞናሊዛ ምስል ባይነ ልቦና እንጂ በገሃዱ ዓለም የማትዳሰስ እቅፍ ውስጥም የማትገባ ረቂቅ ገጽታ በመላበስ ከቶንም በድሜ እንደገፋ ወይን ጣማ ብርቱ ሆና አለች። ከኃይሉ መርጋ አኮርዲዮን የምትፈልቀው ሸሞን ማናይም

0: ለዛም ይመስላል በኃይሉ መርጋ የሜልበርን የሙዚቃ ዝግጅት ወቅት የመድረክ አጋፋሪው የኃይሉ መርጋን ሙዚቃ ሰምቶ አጀብ ብሎ በማድነቅ ብቻ መወሰን ኩነኔ ነው። በአካል መገኘቱ ግና የነፍስ ምግብ ነው ሲል ጥልቀትና ምጥቀት ግና ጋዳዊ ገላጭነትን በተላበሱ ቃላት እንደ ሙዚቃው ሁሉ አሽሙንሙኖ የገለጠው እኛም አስከትለን ሙዚቃ ወደ አንተ መጣች ወይስ አንተ ወደ ሙዚቃ መራህ ያልነው?
1: እኔ ወደ ሙዚቃ ሄድኩት። እኔ ጀመርኩት በ14 ዓመቴ ነው። እና ከዛ በፊት ዘፋኝ ነበርኩ። የዘፋንም ጀመር እዚህ በሙዚቃ ዓለም ውስጥ ትኖር አንዴ አንዱን እያልክ ነው እዚህ የደረስ ነው። እና እንደዛ ነው ጀመርኩት።
0: ዘፈኑ ዓለም ሳትገፋ ወደ ሙዚቃ መሳሪያ ጨዋታው እንዴት አመራ?
1: ወደ ሙዚቃ ያመራኝ በእኛ ጊዜ ብዙ ዘፋኝ አልነበረም፣ ጥቂት ነበር ነው። በኋላ ግን እየሰፋ እየጨመረ ሙዚቀኛውም እየጨመረ ሲሄድ ከዛ በኋላ ዘፋኝ በበዛ ቁጥር ለአንተ ተስፋ ታጣለ ማለት ነው። ስለዚህ ከሙዚቃ ዓለሙ ወደ ኢንስትሩመንት ተቀየርኩ።
0: ሙዚቃ ስጀምር በዘፈኑ ዓለም በነበርክበት ወቅት ምን አይነት ዘፈኖችን ነበር ስትጫወት የነበረው?
1: የራሴ ድርሰቶች ናቸው ግማሾቹ። አንዷ የጎጃም አርነሽ ነች።

0: ते का भाई रे बुलाई आंचना जोल न्याल नोर बालम राई
1: የአስመራ ፍቅር የሚባል ነበር የኔ ምናቸው ሁለቱ ናቸው ሌላ አንድ ሶስት ዘፈኖች ነበሩ ከዛ በተረፈ ሌላው በሙሉ የነ ጥላሁንን የነ ተፈራ ካሳን የተገኘው ዘፋኝ ለተስት የተባሉትን ሙዚቃዎች መጫወት ነው ስራዬ የነበረው እንደ አዲስ መቆጥራቸው አልነበሩም ያን

0: ያንን በሸክላ ከመስቀረጽ ከዛ ባሻገርስ መድረክ ላይ ተጫውቶ ነበር። በዛው
1: በዛ ጊዜ ምን ጫውተው እንተሪል ወደ ሪል ነበር ምን ጫውተው። ብዙ ጊዜ ያንን ነገር አታገኘውም በየቤቱ ግን ባለችው ከሰው የሰማም ይቀዳት ኖራለ። ሁሉ ጊዜዎች እስከሚለዋወጡ ድረስ ያ ነገር አለ። በዛ አይነት ያደግን ነው ይሄ ነው
0: ሙዚቃው ዓለም ውስጥ ወደ ሙዚቃ መሳሪያ ጨዋታ ኪቦርድ በተለያየ ቤተኛም ዓለም አውሮፓ ውስጥ ካልሆነ በስተቀር እዛም ቢሆን ቦታ እየለቀቀ ያለን አኮርዲዮን የመሳሰሉት እስካሁንም ጨዋታ አለና ወደዛስ እንዴት አመራህ? እነማን ነበር አስተማሪዎችህ?
1: እንግዲህ መጀመሪያ ኮርሰራይት ውስጥ ቦስካውት ሆኜ ነው የጀመርኩት። የልጅ ወታደር ነው ማለት ነው። አንድ ሁለት አመት ካገለገልኩ በኋላ ከዛ

0: ከርድቼ ወጣሁ። ማለቴ የሲቪል ሰራተኛ ሆንኩ ማለት ነው።
1: የምድር ጦር ነው ወይ?
0: የምድር ጦር ሙዚቀኛ ክፍል ነበርኩ። እዛ ውስጥ ሆኜ ነው እንግዲህ አኮርዲዮን መጫወትም የጀመርኩት። ከዛም አንዳንድም ሰው እንደው በተለያየ ብቻ በምክንያቱ በማይታወቅ አንዳንድ ጊዜ ሙዚቃውም እያደገ ሄደ፣ እኔም እያደግኩ ሄድኩ ማለት ነው እንጂ አዲስ ነገር የለውም። ግን በብዛት እኔ እስከማውቀው ድረስ ብዙ ነገር ራሴ በጉልበቴ እንደማጥናት ብለው ማጠነው በራሴ በጉልበቴ ነበር ማጠነው። እና ሞክራለሁ ሁሉንም ነገር በዛ አይነት እንዳደገ ነው።
1: ሙዚቃ ማቀናበሩንም ጭምር?
0: አዎ፣ ከዛ እንደዛ እያደገ ከዛ በኋላ ማቀናበሩም ተጀመረ። መጀመሪያ የራስ ሙዚቃ ሰው ኮፒ ውስርክ ታጠናለህ፣ እንደገና ማቀነባበር ትሞክራለህ። የተለያየ ደግሞ በብዛት የውጭ ሙዚቃ ብዙ እንሰማ ስለነበረ የእኛ ግሩፖች በዛ ነው ምክንያት ነው እንደዚሆን ነው።
1: ከኢትዮጵያ መቼ ወጣ? ወደ አሜሪካ ለመሄድ በምን ምክንያት ወሰንክ?
0: ወደ አሜሪካ የመጣሁት 1980 ነው የመጣሁት አሜሪካ። እና እዚህ ደግሞ ስመጣ ከባንድ ጋር ነው የመጣሁት፣ ከዋልያስ ባንድ ጋር ነው የመጣሁት። ኮንትራታችን ለሁለት አመት ነበረ። እሱን ስንጨርስ እንግዲህ ያው ተለያየን ማለት ነው እና ባንዱን ፈረሰ። ከዛ በኋላ ያው እዚህ ቆየሁ። ደግሞ
1: የአሜሪካ ህይወትስ ምን ይመስል ነበር? ዋልያስ ፈረሰ፣ ኮንትራታቸው በቃ፣ ያንተ የሙዚቃ ህይወት ወዴት አመራ?
0: እዛ ሆኜ ግን ከሌላ ከዘፋኞች ጋር ዝም ብሎ ጫወት ነበረ። በየክለቡ በትንሽ ትንሽ ሬስቶራንቶች ውስጥ ጫወት ነበር። እንደዛ እያለኩ በኋላ ደግሞ ዙራ ባንድ የሚባል እኔም ታምሮ አየለ ሆነን ዙራ ባንድን አቋቋምን እና በዛ አይነት ነው የቆየ ነው።
1: አሁን በመላው ዓለም እንደዚሁ የዞርክ ነው። አሜሪካን ሀገር ውስጥ ከኢትዮጵያውያኖች የሙዚቃ መድረክ ውጪ በሌሎች የሙዚቃ ዝግጅቶችስ በዋናው የአሜሪካ መድረኮች ላይ እድል አግኝተህ ተጫውተሃል?
0: ያው አሁን እንግዲህ ያለሁት በኢንተርናሽናል ደረጃ ነው እና አሁን ከበፊቱ የተለየ ነው።
1: ከሀገርኛው ሰፈር ወደ ዓለም አቀፉ መድረክ እንዴት ብቅ አልክ?
0: ከ14 ዓመት ወይም ከ15 ዓመት በፊት ነው የጀመርኩት። እንግዲህ እሱም እዚህ ስመጣ ያው በኢንተርናሽናል ደረጃ ብራያን የሚባል አለ፣ ከእሱ ጋር ሆኑ መስራት ተጀመረ። በዛ አይነት ነው የመጣ ነው።
1: አውስትራሊያ አሁን የመጀመሪያ አይደለም። እርግጥ አሁን እዚህ ነው የምትገኘው። የአውስትራሊያ ምን ያህል ጊዜ መጥተህ ተጫውተሃል? የአውስትራሊያን ህዝብና የአውስትራሊያን የሙዚቃ አፍቃሪዎች ሀገሪቷንም እንደዚሁ እንዴት አገኘቸው?
0: በጣም ቆንጆ ሀገር ነው። ሁሉ ነገር ቆንጆ ነው። ያው እንግዲህ ከሌላው ዓለም ወደዚህ ደግሞ ስትመጣ የተለየ ቦታ ነው። ግን ጥሩ ህዝቦች ናቸው፣ ሰውም የተወደደ ነው። እኛም እንግዲህ እግዚአብሔር ለዚህ አውቅቶን እዚህ ደርሰናል።
1: ከዚህ ሁሉ ባሻገር ያንተ የግል ስኬቶች የሙዚቃ ፍቅርህን መወጣቱ፣ በሙያው ከሀገር አቀፍ ወደ ዓለም አቀፍ ከፍ ማለቱ፣ እንደዚህ ሁሉ ለአንተ የሚሆኑ የደስታ ምንጮች፣ የእርካታ ምንጮች ሊሆኑ ይችላሉ። በሌላ በኩል እኛ ለኢትዮጵያውያን ደግሞ አንተን በዓለም አቀፍ የሙዚቃ መድረክ ላይ ማየቱ ትልቅ ነገር ነው። ያ ለእኛ እንደ ውለታ ነው የሚቆጠረውና ኢትዮጵያውያን የሙዚቃ አፍቃሪዎች በተለይ በዚህ በረቂቅ ሙዚቃ ላይ ወይም ክላሲካል በሆኑ ሙዚቃዎች ላይ ገና ብዙ አልገፋንም፣ ወደዛ አልሄድንም እና ያንን የሙዚቃ ጣዕምን ለማጣጣም እንዲችሉ አብዛኛው ኢትዮጵያውያን የሙዚቃው ማህበረሰብ ምን ማድረግ አለበት? ያን በምን መልክ ነው ከእናንተ ከነ ሙላቱ አስታጥቄ ከነ ግርማ ይፍራሸዋክ ባሻገር ወደፊት ያለው የሙዚቃ እድገት በምን መልክ ሊሄድ ይችላል? የእናንተ ከመድረክ መገለል በሚመጣበት ወቅት ይሄኛው አይነቱ የሙዚቃ ህይወት እድገት ሊወሰን ይችላል የሚል ስጋት ላላቸው ወገኖች ምን መደረግ አለበት ትላል?
0: ወይ ምን ማድረግ የሚቻለው ያው የሚሰራውን እየሰሩ ሙዚቃውን ማሳደግ ነው የሚያስፈልገው። ሙዚቃው ማደግ አለበት። አሁንም እያደገ ነው፣ እየተቀየረ ነው፣ ጥሩ ነው። ግን አንዳንዴ ደግሞ እንደዚሁ ደግሞ ያልተስተካከሉ ነገሮች አሉ። እነሱ እየተስተካከሉ ከሄዱ በተለይ ፕሮፌሽናሉ ብዙ ስለሆነ በአሁኑ ጊዜ ብዙ ሙዚቀኛ ይወጣል፣ ብዙ ስራ መስራት ይቻላል። ግን ጥራት ላይ ደግሞ ትንሽ የታየ ቢደረግ ጥሩ ነው ባይነኝ እንጂ ለሌላው እድገቱ ሁሉ ጥሩ ነው።
1: ኃይሉ መርጊያ በሙዚቃው ህይወት ውስጥ ከ14 ዓመት እድሜው ጀምሮ እስካሁን ድረስ አለ። ወደፊት ረጅም እድሜ ሰጥቶ እስከ መቶዎቹ ከዛም እንደምታልፍ እንመኛለን። ምክንያቱም በህይወት ያለ የሀገር ቅርስ ማለት ስለሆነ ሁልጊዜ በእኛ በኩል ያው ትልቅ ነገር መመኘት ጥሩ ነው። ረጅም እድሜና ከዚህ ከሙዚቃ ህይወት ውስጥስ በቅርቡ ለመውጣት ሐሳብ አለ ወይስ እስከ መቼ ድረስ ነው ለመጣወር ቀዳለ? ከሙዚቃው ዓለም ወጥቶ ወይስ እስከ መቼ ትገፋለ?
0: አይ እኔ መክፋቱን እንግዲህ እግዚአብሔር ነው የሚያውቀው። እኔ ግን እስከማውቀው ድረስ ከሙዚቃ ዓለም መውጣት አልፈልግም። ያው ከዚህ በኋላ ሌላ ስራ ስለሰራ ፈቃደኛም አይደለሁም እንዲኖረኝም አልፈልግም። ግና በዚሁ ባለው ሙዚቃ ላይ የምችለው ያበረከትኩ መቆየት ነው ደስ የሚለኝ።
1: አገር ቤትም ሆነ ሌላ በአሜሪካ እንደዚሁም አውስትራሊያ፣ በመላው ዓለም ላሉ የሙዚቃ አድናቂዎችህ በዚህ አጋጣሚ መልእክት ምን ይሆናል?
0: የኔ መልእክት ያው ሙዚቀኛው ባለው ስራ ይደግበት፣ ሙዚቃው እንዳይወድቅ ሁሉም ሰው ትብብር ቢያደርግ በየቦታው ያ ሙዚቃ እንዲያድግልን ሁላችንም የምንፈልገው አንድ ነገር ሲያድግ ነው እና የኢትዮጵያን ሙዚቃ እድገት ከሚመኙት ሰዎች አንዱ እኔ ነኝ።
1: ዳግም ተመልሰን አውስትራሊያ ልናይ እንችላለን ብለን ተስፋ ማድረግ እንችላለን?
0: አዎ እግዚአብሔር ካለ ምን አለ መምጣት ነው።
1: መልካም። የኪቦርዲስት ኃይሉ መርጊያ ስለ ቃለ ምልልሱ እናመሰግናለን። እጆች ይባረኩ፣ የመንፈስ ጥንካሬም ይቀጥል። እግዜር ይስጥልን።
0: አሜን። እግዚአብሔር ይስጥልን። እናንተም ስለጋበዛችሁ እኛ አመሰግናለሁ። የአውስትራሊያን ሰዎች በአጠቃላይ ሁላችሁም እንኳን ለዚህ ቀን አበቃ ነው።

0: Thank you. Thank you very much for having me. Thank you very much, everyone.
1: ከኤስቢኤስ ራዲዮ ዳውንሎድ በማድረጎን እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
2: አርማዎቻችን ከመላእክታችን በፊት በመጪው ሳምንት ከአማርኛ ሷሶው ናትዝብ ተስፋ መጻፍ ደራሲ ኢመትስ ፕሮፌሰር በየማምና ከአፍሪካ ቀን የ ማህበረሰብ ስኬት ተሸላሚ ዶክተር ተስፋዬ ግዛው ጋር ከተመ ቃለ ምልልስ ይዘን ቀርባለን። መልካም ቀን አውስትራሊያ። ቸር ይግጠመን።

0: እንደምን አምሽታችኋል አድማጮቻችን። ለአርብ ግንቦት 21 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በደቡብ አፍሪካ ስለሚገኙ ኢትዮጵያውያን ጉዳይ ምን ቢደረግ ይበጃል?
1: ብዙ ነገር አልተደረገም ለኔልሰን ማንዴላ ኢትዮጵያ ውስጥ ከስልጣናል ጀምሮ ፓስፖርት ከመስጠት ጀምሮ መሳሪያን ከማስታጠቅ ጀምሮ እነዚህ ነገሮች ለምን ባላቸው ዲፕሎማሲ አድሬስ ለምን ያረጉ ለምን አይቃወሙ?
0: የኢትዮጵያ መንግስት ከምርጫው በፊት በመገናኛ ብዙሃን ላይ ከፍቷል ያለው ያፈና ዘመቻ እንዲቆም አምነስቲ መጠየቁን የተመለከተና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ።

0: የኢትዮጵያ መንግስት ከምርጫው አስቀድሞ መገናኛ ብዙሃን ላይ የከፈተው የአፈና ዘመቻ እንዲቆም አምነስቲ ኢንተርናሽናል ጠየቀ። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በዚህ የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለው አፈና እንዲቀለበስ ጥሪ አቅርቧል። የኢትዮጵያ የልማት አጋሮችና ዓለም አቀፍ የሰብአዊ መብት አካላትም ስለዚህ ስልታዊ እርምጃ ድምጻቸውን እንዲያሰሙ ጠይቋል። የሰብአዊ መብቶች ተሟጋች ተቋሙ ዛሬ አርብ ግንቦት 21 2018 ዓ.ም ባወጣው መግለጫ የኢትዮጵያ ባለስልጣናት በመጪው ሰኞ ከሚካሄደው 7ኛው አጠቃላይ ምርጫ አስቀድመው ትችቶችን ለማፈን ሲሉ የፕሬስ ነጻነት ላይ የሚወስዱትን እርምጃ አጠናክረዋል ሲል ከሷል። የመገናኛ ብዙሃን የምዝገባ ፈቃድ እንዲሁም የጋዜጠኞች ዘገባ ፈቃድ እንደተሰረዘ ማክሏል። ከቅርብ ወራት ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ እስር፣ የግዳጅ ስወራና በጋዜጠኞች ላይ ህገወጥ ክትትል በመፈጸም የአፈና ዘመቻ ተከፍቷል በማለትም ወንጅሏል። አምነስቲ ያነጋገራቸው 6 የመገናኛ ብዙሃን ተወካዮች የመጪው ምርጫ ዘገባቸው ሚዲያ ላይ እየተካሄደ ባለው ጠበኛ እርምጃ ምክንያት ክፉኛ መጎዳቱን እንደተናገሩ መግለጫው ጠቅሷል። በኢትዮጵያ ብሔራዊ ምርጫ ቦርድ ላይ የሚታየው የግልጽነት አለመኖርም የምርጫ ዘገባዎች ላይ ተጽዕኖ እንዳሳደረ ተቋሙ ገልጿል። ምርጫ ቦርድ የዘገባ ፈቃድ በሚሰጥበት ወቅት ጋዜጠኞች እንዲገቡ የሚያደርገውን ቃለ መሐላ ስለ ምርጫው በህዝብ ውይይት የሚደረግባቸው ጉዳዮችን ለመቆጣጠር የሚውል ግልጽ መሳሪያ ነው ብሏል። የአምነስቲ የምስራቅና ደቡብ አፍሪካ ሪጅናል ዳይሬክተር ትጌሬ ቻጉታ ቃለ መሐላው ቦርዱ የማይመቹ መረጃዎችን ሳንሱር ለማድረግ ወይም የትኛው እውነት የትኛው ደግሞ ሐሰት እንደሆነ ለመወሰን ስልጣን ይሰጠዋል ሲሉ ተችተዋል። የኢትዮጵያ ባለስልጣናት እየጨመሩ የመጡትን እነዚህን የአምባገነንነት ዝንባሌዎች መቀልበስና መገናኛ ብዙሃን ላይ የሚካሄደውን የአፈና ዘመቻ ማብቃት አለባቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ መገናኛ ብዙሃንንና ትርክትን በተመለከተ በሚያዝያ መጨረሻ በተካሄደ አንድ ውይይት ላይ ባደረጉት ንግግር ሚዲያዎችን አርዕስተ ዜና በመሸጥ ወቅሰው ነበር። ጉዳይን መሸጥ ሳይሆን ርዕሰ ጉዳይን መሸጥ የኢትዮጵያ ሚዲያዎች አንዱ ስንክሳር ይሄ ነው ሲሉ ተናግረዋል። ከ8 ዓመት በፊት ወደ ስልጣን ሲመጡ የመገናኛ ብዙሃንን ነጻነት ለማስጠበቅ የወሰዷቸውን እርምጃዎች ያስታወሱት አብይ፣ ይሁን እንጂ ሚዲያው ነጻነት ሲያገኝ ስነ ምግባር የሚባል ነገር ያልተከተሉ ነጻነትን በቅጡ ማስተዳደር ያልቻሉ ሰዎች ነበሩ ሲሉ ተደምጠዋል።
1: ከሳምንት በፊት በደቡብ አፍሪካ መጤጠሎች በስደተኞች ላይ የከፈቱት ጥቃት ጋብ ያለ ቢመስልም አሁንም አልፎ አልፎ መሰማቱ አልቀረም። ጥቃቱን ተከትሎ አንዳንድ አገሮች ዜጎቻቸውን እስከ ማስወጣት ደርሰዋል። የጋና ባለስልጣናት ከትናንት በስቲያ ለመመለስ ከተመዘገቡ 800 ዜጎቻቸው ውስጥ የመጀመሪያውን ዙር መልሰዋል። ኢትዮጵያውያንስ በምን ሁኔታ ላይ ይሆኑ? እዚያ ለሁለት አስርታት የኖረውን ሲሳይ ደጀኔን ጠይቀናል።
2: አንዳንድ የፓርቲ ሊደሮች ከኋላ አሉበት እና አንዳንዴ ስደተኛ አታክ እንዳይደረግ የፖሊስ ከለላ ምናምን ይሰጣል እና አንዳንድ የምታየው ነገር ምንም የሚያስደስት ነገር የለው። የተፈቀደላቸው ነው የሚመስሉት እነዚህ ማች ቱ ማች። ጆበርግ አካባቢ ደግሞ ነዱዱላ አክሽን ኤሴ የሚባሉ ግሩፖች ናቸው። አሁን ወደ ሊምፖፖ ምናምን አካባቢ እነዚህ አክሽን ኤሴ የሚባሉ አሉ። እነ ፓትሪካን አላያንስ ምናምን የሚባል በፓርቲው ሰፖርት የሚደረጉ ናቸው። ወደ ጆበርግ አካባቢ ደግሞ ዱዱላ ይባላሉ። እነሱ ትንሽ ቆዩ መሰለኝ፣ አንድ 4-5 ዓመት ይሆናቸዋል። እና ደርባን አካባቢ ደግሞ ስሙ ማች ቱ ማች የሚባል ግሩፕ ነው የሚንቀሳቀሰው። እና አነሳሳቸው ኢንሌጋል ኢሚግራንትን አንፈልግም፣ ወንጀለኞች ናቸው፣ ስራ የላቸውም፣ ላይክ ወንጀል ነው ስራቸው፣ ድራግ ምናምን ነው የሚሉት። ስራችንን ወስደዋል። እነዚህ አይነት ነገሮች ነው ሀሳብ የሚሰጡት።
3: ግልጽ ለማድረግ ሲሳይ፣ እነዚህ ቡድኖች በፖለቲካ ፓርቲዎች ይደገፋሉ እንጂ ራሳቸው የፖለቲካ ድርጅት አይደሉም አይደለ? ዝም ብለው ኢመደበኛ ስብስቦች ናቸው።
2: ኢመደበኛ ወጣቶች ስብስብ ነው። ዝም ብለው በራሳቸው እጅ ህግን ለማስፈጸም የሚሄዱ ናቸው። እውቅና የላቸውም። ፖሊስ ነው የፖሊስ ስራ ነው ማፌር ወይ ደግሞ የመኖሪያ ፍቃድ መጠየቅ የሚችለው። አንዳንድ የንግድ ተቋሞችንም ደግሞ ቼክ የሚያደርግ ያው የዚህ ሀገር ሳርስ የሚባል ሬቨኒው ሰርቪስ ኢምፕሎዮች አሉ። ሰራተኛ ትክክለኛ ደሞዝ ይከፈለዋል አይከፈለውም ደግሞ የዚህ ሌበር ዲፓርትመንት አለ። እነሱ ናቸው የሚመለከታቸው። እነዚህ ግን ሰዎች ዝም ብለው ራንደም ይመጣሉ፣ በግሩፕ ይከብሁና ላይክ የታል ዶኩሜንት ይለዋል። ዶኩሜንት ስታሳያቸውም ቬሪፋይ ማድረግ አይችሉም፣ አያውቁም። ረብሻ ሆን ተብሎ ስደተኛውን አታክ ለማድረግ የሚንቀሳቀስ ግሩፕ ነው።
3: እሺ፣ እነዚህ የጠቀስካቸው ቡድኖች የታጠቁ ናቸው እንዴ? ምን ያህልስ አደገኛ ናቸው?
2: አዚያ አካባቢ አሁን ደርባን አካባቢ አንድ አራት ልጆች ተመተዋል። የነሱ ዱላ ምናምን አላቸው። ይሄ አንዳንዶቹ ጩቤ ሴንቲ ነገር ይዛሉ። ያው በዛ መምታት ነው። በቃ ሰውን ያገኙትን ሰው መምታት ነው። አንዱ ሲጀምር ደግሞ ምንድን ነው ጥያቄ የት ነው ምናምን የለም። በቃ ሁሉም ያሳርፍብሃል። እና ለዚህ ነገር አካውንተብል የሚሆኑት ማች ቱ ማች የሚባለው ቡድን በእርግጥ መግለጫ ያወጣል። መንግስት ነው እንደዚህ ማድረግ አትችሉም ይላል። when you come to an action አያረጉ
3: ፖለቲካቸውንም ስለሚጎዳው ሊሆን ይችላል። ምናልባት
2: የነሱን ፖለቲካ ይጎዳል። እዚህ ሀገር አሁን በደንብ የሚያንቀሳቀሰው ኤምኬ ነው ደርባን አካባቢ። እና እነሱ ሜሩ ምናምን ሳይቀር የፓርቲ ሊደሮች ማለት ነው የኤምኬ ሊደራቸው እሱ አሁን አብሯቸው ሁሉ ታይቷል። ማች ሲያረጉ ገብቷል። ፒስፉል ማች ነው ይላሉ። እኛ ፒስፉል ማች ነው የምናደርገው፣ እኛን መስለው ግን የሚመጡ ክሪሚናሎች ሊኖሩ ይችላሉ ነው የሚሉት። ግን ያው ሆን ተብሎ ህዝቡን ለማሰቃየት ያዘጋሉ። እየዞሩ መስራት አትችሉም፣ ለቃችሁ ውጡ፣ ኢሌጋል ፎሬነርም ፎሬነር የተባለ ማየት አንፈልግም፣ እስከ ጁን 30 አገሩን ለቃችሁ ውጡ ነው የሚሉት እነሱ።
3: ማንኛውንም የውጭ ዜጋ ከሆነ ለምሳሌ ነጮች እንደዚህ አይነት ነገር ያደርጉባቸዋል።
2: አፍሮፎቢያ ነው? አይ አፍሮ ነው እንጂ አይደለም። ያው እነሱንማ ጭራሽ አነካችሁም እናንተ ዋን ኦፍ አስ ናችሁ ምናምን አንዳንድ ህንድ እነሱ አይነኩም።
3: እሺ ሲሳይ፣ በኢትዮጵያውያን በኩልስ ለምሳሌ ራስን ለመከላከል የሚደረገው ጥረት ምን ይመስላል? መቼስ ቆሞ ማየት አይኖርም አይደለ?
2: ለአንድ ለሳምንት ምናምን አካባቢ የሚሆን ሱቆች እንዲዘጉ በማስተባበር ኢትዮጵያውያኖች ሱቅ ዘግተው ነበረ እዚህ ደርባን አካባቢ እና ብዙ

0: የስራ ማቆም
1: የስራ ማቆም አድማው ደግሞ ያገሪውን ሰው ይጎዳል
0: ይጎዳል በጣም ነው የሚጎዳው በጣም ለምንድን ነው የሚዘጋው ክፈቱ እንጂ ትሬድም ያረጉትም እኮ ዜጋው ነው አበሻው ገዝቶ ከቻይናውም ገዝቶ ትሬድ የሚያደርገው ዜጋው ነው ኢንዳይሬክት ተጠቃሚውም ዜጋው ነው ሚቹዋል ነው ቅድም መጠየቀኝ ላይ አበሻው ምን እያደረገ ነው ከዚህ ውጪ ኢንፎርሜሽን የለም ግን አንዳንድ ሊደሮችን ለማናገር ሞክረው ነው

0: አንዳንድ ኢንፎርማል ቢዝነሶችን ወረቀት ምናምን የሌላቸውን ወረቀት እንድታዘጋጁ አድርጉና ትሬድ ማድረግ ትችላላችሁ የሚል ነገር መጥቶ ነበረ። ግን ስቲል ፊር አለ። እነዛ ሰዎች ሲመጡ፣ እነዚህ ማች ቱ ማች የሚባሉት ሲመጡ በቃ መዝጋት ነው ሱቅ፣ አለበለዚያ ሉት ትደረጋለህ። ዘረፋ፣ በግሩፕ ዘረፋ፣ ባዶ አድርገው ሆኖ የሚወጡት በቃ።
1: እሺ፣ የመጨረሻ ጥያቄ፣ ምናልባት ጋና ዜጎቿን እያስወጣች ነው ሰሞኑን። የኢትዮጵያ መንግስት ተመሳሳይ ነገር ቢያመቻች እዛ ያላችሁ ስደተኞች ለመውጣት ምን ያህል ፈቃደኛ ትሆናላችሁ? ፍላጎት ያለስ ይመስልሃል ወይ?
0: ሁሉም ባይሆንም ይኖራል። አሁን በጣም ብዙ ሰዎች አሉ፣ ሱቃቸው እየተዘጋባቸው የወጡ ስንት አሉ መሰለ፣ በየቦታው ነው። እነዚህ ሰዎች አሁን ታየርድ በቃ፣ አሁን እዚህ መኖር የማይፈልጉ በጣም ብዙ አሉ፣ መሄድ የሚፈልጉ በቃ። መንግስት እንደዚህ አይነት ነገር ቢያመቻች ተነስተው የሚሄዱ ሰዎች አሉ። በጣም ብዙም ስደተኛ ደግሞ እኛ ደህንነት እንፈልጋለን ሴፍቲ አይሰማንም ብለው ወደ ፖሊስ ጣቢያ ሁማፌር አካባቢ የሚያድሩ አሉ፣ አበሻውም ጭምር።
1: ደጅ ማለት
0: እና ቢመቻች
1: በረንዳ ማለት ነው።
0: ደጅ ውጭ ላይ በቃ ውጭ ላይ እና ቢመቻችና ወደ ኢትዮጵያ መግባት የሚፈልጉትን ቢገቡ እሱ በጣም የተቀደሰ ሀሳብ ነው።
1: ሲሳይ፣ አሁን እንደምንሰማው እነዚህ ስደተኛ ጠል ቡድኖች ቀነ ገደብ አስቀምጠዋል፣ ስደተኞች ተጠራርገው ይውጡልን የሚል እና የኢትዮጵያ መንግስት ሁኔታዎችን ከማመቻቸት ውጪ ምን ማድረግ ይችላል ትላለህ?
0: ምንም እንደው ሀገሩን ጠልቶ የሚመጣ ሰው የለም። ያው እንደ ዜጋም መንግስት ሊያደርግ የሚችለው ነገር ካለ ሌሎቹ መንግስታት በጣም እየተናገሩ ነው። ቦትስዋናን ብናይ ሞዛምቢክን ብናይ በጣም እየተናገሩ ነው። ስለ ዜጎቻቸው የተደረገላችሁን ውለታ አትርሱ፣ እናንተም ስደተኛ ሆናችሁ ሌላ ሀገር ላይ ፓስፖርት አግኝታችሁ ፋየር አርም እንኳን ይዛችሁ ሰው ሀገር ላይ እንድትንቀሳቀሱ መብት የሰጣችሁ ለነፃነታችሁ ዋጋ የከፈልንን አብረን ያማጠንን እያሉ እየተናገሩ ነው። ብዙ ነገር አልተደረገም ለኔልሰን ማንዴላ ኢትዮጵያ ውስጥ ከስልጠና ጀምሮ ፓስፖርት ከመስጠት ጀምሮ መሳሪያ ፋየር አርም ከማስታጠቅ ጀምሮ እነዚህ ነገሮች ለምን ባላቸው ዲፕሎማሲ ተሰሚነት ባላቸው ሰዎች አድሬስ ለምን አያደርጉም? ለምን አይቃወሙም?
2: ጉዳዩን በተመለከተ በዚያ የሚገኘው የኢትዮጵያ ኤምባሲን አስተያየት ለማካተት ሞክረን አልተሳካልንም። ሆኖም ባለፉት ቀናት በፊት አምባሳደር ብርሃኑ ጸጋዬ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ጥቃትና ችግር አስመልክቶ ተቀማጭነታቸው በኢትዮጵያ የሆኑትን የደቡብ አፍሪካን አምባሳደር በጽህፈት ቤታቸው ማነጋገራቸው አይዘነጋም። በኢትዮጵያ የደቡብ አፍሪካ አምባሳደር ከሆኑት ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያውያን ላይ እየተፈጸሙ ያሉ ድርጊቶች እንዲቆሙ፣ በተለይም የደህንነት ጥበቃ ማድረግና ማረጋገጥ አስፈላጊ መሆኑን መነጋገራቸውን ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በቅርቡ በሰጡት መግለጫ በኢትዮጵያ የደቡብ አፍሪካ አምባሳደር ከሆኑት ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያውያን ላይ እየተፈጸሙ ያሉ ድርጊቶች እንዲቆሙ፣ በተለይም የደህንነት ጥበቃ ማድረግና ማረጋገጥ አስፈላጊ መሆኑን መነጋገራቸውን ገልጸዋል። አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። 16 ተማሪዎች በሞቱበት በኬንያው የትምህርት ቤት የእሳት አደጋ 8 ተማሪዎች ተጠርጥረው ተያዙ። መርማሪዎች እንዳሉት 8ቱ ተማሪዎች የተያዙት የአደጋውን ምክንያት ለማወቅ በተደረገው ምርመራ የመጀመሪያ ደረጃ ውጤት እሳቱ ሆን ተብሎ መከሰቱን የሚያመለክቱ ጥርጣሬዎች በመገኘታቸው ነው። አሜሪካ ከሮማንያ ጎን እንደምትቆምና የኔቶ አባላትን እንደምትከላከል ገለጸች። በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የአሜሪካ አምባሳደር ማት ዊታከር በሮማንያ ግዛት የተፈጸመውንና ግዴለሽ ያሉትን የሩሲያ ጥቃት አውግዘው ዋሽንግተን የኔቶ አጋር ከሆነችው ሮማንያ ጎን እንደምትቆም ገልጸዋል። እስራኤል ጋዛ ውስጥ የሐማስ ወታደራዊ አዛዥን መግደሏን አስታወቀች። የእስራኤል ጦር ሰራዊት ሰሜናዊ ጋዛ ሰርጥ ውስጥ በፈጸመው ጥቃት ኢማድ ሐሳን ሁሴን አስሊም የተባለውን የሐማስ ተዋጊዎች አዛዥ መግደሉን አስታውቋል። ከሐማስ በኩል እስካሁን የተሰጠ ማረጋገጫም ሆነ ማስተባበያ የለም። ኢራንና አሜሪካ ከስምምነት ለመድረስ ሩብ ጉዳይ ላይ እንደሆኑ እየተነገረ ነው። የዛሬ ውሏቸውን እንዲቃኝ ተነዋል።
1: ዶናልድ ትራምፕ ከጥቂት ሰዓታት በፊት ባስተጋቡት መረጃ የመጨረሻው ሳኔ ልሰጥ ሲቹዌሽን ሩም ገብቻለሁ ብለዋል። ትራምፕ ይህን ያጋሩት በሚወዱት የትሩ ሶሻል ማህበራዊ ትስስር ገጻቸው ላይ ነው። ምንም እንኳ ትራምፕ ገና የመጨረሻው ሳኔ ልወስን ሲቹዌሽን ሩም እየገባሁ ነው ቢሉም የዘረዘሯቸው ነገሮች

ግን ውሳኔዎቻቸው ምን እንደሚመስሉ የሚያሳዩ ናቸው። ምን እንደሚመስሉ የሚያሳዩ ብቻ ሳይሆን ምናልባትም የመጨረሻ ውሳኔዎቻቸው ይመስላሉ። ይህ የምሽቱ ትልቅ የዓለም ዜና ሆኖም እየተስተጋባ ነው። ትራምፕ በትሩስ ሶሻል ባጋሩት መረጃ መሰረት ከኢራን ጋር ላለፉት 90 ቀናት የነበረው ትንቅንቅ ዛሬ ምናልባት መቋጫ እንደሚያገኝ ያበስራል። ኢራን ከተራራዎች ስር የቀበረችው የተብላላ ኒውክሌር ከሀገሪቱ እንዲሁም ከዓለም አቀፉ አቶሚክ ኤነርጂ ጋር በመተባበር ይወድማል ብለዋል። ይሁንና ኢራን በዚህ ጉዳይ ላይ ተስማማለች ወይ የሚለው ያልተመለሰ ጥያቄ ነው። ትራምፕ በኢራን ላይ የተጣሉ ማዕቀቦች ቀስ በቀስ ይነሳሉ፣ በወደቧና መርከቦቿ እንቅስቃሴ ላይ የደቀንኩትም እቀባ ይነሳል ብለዋል። በእኛ እቀባ የቆማችሁ መርከቦች አሁኑኑ መንቀሳቀስ ትችላላችሁ የሚል የደስታ መልእክትን ያዘለ ነው የትራምፕ መረጃ። ኢራን በሆርሙዝ የቀበረቻቸውን ፈንጂዎችን በአስቸኳይ እንድታጸዳ አሳስበዋል። አሜሪካ ብዙን አጽድታለች፣ የሚቀራለ ኢራን ታጽዳው ብለዋል። በኢራን ላይ ማዕቀብ የሚላለው ግን ኢራን ሁለተኛ ኒውክሌር ቦምብ የሚባል ነገር ለመስራት እንደማታስብ ከተስማማች እንደሆነ አመላክተዋል። ስቱዲዮ እስከገባንበት ሰዓት ድረስ ትራምፕ ያጋሩት ምኞታቸውን ይሁን የስምምነቱን ነጥቦች ማንም የሚያውቅ የለም። ሆኖም ዶናልድ ትራምፕ ኢራን በእነዚህ ሁሉ ስምምነቶች ላይ ስምም ብትሆን ራሱ የተያዘባት ገንዘብ እንዲሁ በዋዛ እንደማይለቀቅላት ጠቁመዋል። ሱን ጉዳይ ወደፊት የምናየው ይሆናል ብለዋል። አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ድርድር ወደዚህ ስምምነት መቃረቡ እየተነገረ ባለበት በአሁኑ ሰዓት ኢራን ፍላጎት የተቀባይነት ያገኘው በዲፕሎማሲ ሳይሆን በሚሳይሎቼ ነው ብላለች። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የአገሪቱ ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት ማህመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ወታደራዊ አቅም ተጽዕኖ ፈጥሯል ብለዋል። ጋሊባፍ ከአሜሪካ ጋር የተካሄደ ስላለው ድርድር 3 ነጥቦችን አስቀምጠዋል። የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳይሎቻችን ብርታት ነው የሚል ነው። በድርድሮቹ ላይ ያደረግነው ይህንን ማስረዳት ነው ብለዋል። ሁለተኛው ነጥባቸው ደግሞ በድርድሩ ላይ በሁለቱ ወገኖች መካከል ስላለው አለመተማመን በማንሳት ዋስትናና ቃላትን አናምንም፣ ቸኛው መመዘኛ ተግባር ነው፣ ሌላኛው ወገን የሚጠበቅበትን ሳያደርግ ምንም አይነት እርምጃ አይወሰድም ሲሉ

0: የትኛውም ስምምነት አሸናፊው በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ ነው የሚል ሲሆን ከስምምነቱ በኋላ ኢራን ለየትኛውም አይነት ጥቃት ዝግጁ መሆኗን ገልጸዋል። በየካቲት ወር መጨረሻ ላይ ተጀምሮ 3 ወራትን ባስቆጠረው ጦርነት አሜሪካና እስራኤል በኢራን ላይ ከባድ ጉዳትን ቢያደርሱም ኢራን ሸብረካላለችም። ከዚያም ባለፈ በጎረቤቶቿ የባህረ ሰላጤው ሀገራት ላይ ቀላል የማይባል ጉዳትንም አድርሳለች። በተጨማሪም ለዓለም የነዳጅና የጋዝ ምርት ወሳኝ መስመር የሆነውን የሆርሙዝ ወሽመጥን በመዝጋት በመላው ዓለም ላይ ከፍተኛ ተጽዕኖ ማሳደር ችላለች።
1: የእንግሊዝና የፈረንሳይ ምርጥ ቡድኖች በቅዳሜው የሻምፒየንስ ሊግ ፍጻሜ ሲገናኙ ሁለቱም ክለቦች አድካሚ የነበረውን የውድድር ዘመን በደስታ ለማጠናቀቅ ይፋለማሉ። በቡዳፔስት ፑስካስ አሬና የሚደረገው ይህ ታላቅ ጨዋታ እስከ ሚያዝያ መጀመሪያ ድረስ 4 ዋንጫዎችን ሲያሳድድ ለነበረው አርሰናል የውድድር ዘመኑ 63ኛ ጨዋታ ይሆናል። ለፓሪስ ሴን ዠርሜን ደግሞ ባለፈው ክረምት ካደረጋቸው 7 የዓለም ክለቦች ዋንጫ ጨዋታዎች ውጪ 56ኛ ጨዋታው ነው። የዓለም ዋንጫ በተቃረበበት በዚህ ወቅት በሁለቱም ወገን የሚገኙ ምርጥ ተጫዋቾች በቂ ረፍት ሳያጣጥሙ ነው የነገውን ጨዋታ የሚያደርጉት። ነገር ግን በአንድ መለኪያ ሲታይ የፈረንሳዩ ክለብ ኮከቦች ወደዚህ ውድድር የሚገቡት በአንጻራዊነት የተሻለ የረፍት ስሜት ላይ ሆነው ነው ይላል የቢቢሲው የስፖርት ጋዜጠኛ ክሪስ አዳምስ። ፒኤስጂ ከአርሰናል አንጻር ሊኖረው የሚችለውን የተሻለ ድል ሲተነትን፣ አሰልጣኝ ሉዊስ ኤንሪኬ በዚህ የውድድር ዘመን በሊጋ 1 ጨዋታዎች ላይ ለብዙዎቹ ቁልፍ ተጫዋቾች ረፍት ሰጥቷል። ይህንን ቅንጦት ሊያገኝ የቻለው ደግሞ ደካማ በሆኑ የአገር ውስጥ ተቀናቃኞቹና በክለቡ ኳታራውያን ባለቤቶች ግዙፍ የፋይናንስ ድጋፍ በተገነባው አስደናቂ የተጫዋቾች ስብስብ ምክንያት ነው። የአርሰናሉ ሚካኤል አርቴታ በቋሚነት ያሰለፋቸው 11 ተጫዋቾች ከተፋላሚያቸው ምርጦች ጋር ሲነጻጸር በዚህ የውድድር ዘመን በሊግ ጨዋታዎች ላይ ወደ 7000 የሚጠጉ ተጨማሪ ደቂቃዎችን አሳልፈዋል። የአንዳንድ ተጫዋቾች አሃዝ ደግሞ በተለይ ትኩረትን የሚስብ ነው። ያም ሆኖ ግን የአርሰናል ቁልፍ ተጫዋቾች ያለ ጥርጥር ከባድ ስራ ሲሰሩ ቆይተዋል የሚለው ክሪስ ግብ ጠባቂው ዴቪድ ራያ በመጨረሻው የሊግ ጨዋታ ላይ ከማረፉ ውጭ የውድድር ዘመኑን እያንዳንዱን ደቂቃ መጫወቱን ይጠቅሳል። እነዚህንና ሌሎች ማወዳደሪያዎችን ያስቀመጠው ክሪስ አዳምስ የአምናው የሻምፒየንስ ሊግ አሸናፊ ፒኤስጂ በተጫዋቾች ረፍት የተሻለ ድል ቢኖረውም ቅዳሜ ዕለት ይህ ሁሉ ሊለወጥ ይችላል ሲል ማጠቃለያውን አድርጓል።
2: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነው። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News አማርኛ የፌስቡክ ገጻችንን ጎብኙ። የዛሬውን በዚህ አበቃን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

0: ካብ ኤርትራውያን ስድራ ዝተወልዳ በዓል ሩፍታ ብስደት ኣብ ዩጋንዳ ይነብራ ንባህልንን ቋንቋንን ዘለዎን ተገዳስነት ዓብዪ እዩ እቲ ንሳተን ካብ ወለደን ኮነ ካብ ካልኦት ዝረኽብኦ ፍልጠትን ክእለትን ንካልኦት ከምአን ካብ ሃገሮም ወፃእ ኣብ ስደት ንዝነብሩ ህፃናት ክምህራ ኣብ ዩትዩብ ቻናል ተኸፊቱለን ይሰርሓ ኣለዋ ነዚ ዝምልከት መደብ ስዒቡ ይቐርብ
1: ኣብ ቻነልና ዝተፈላለየ መደባት ኢና ንቀርብ ገለ ካብኡ ከዓ ትግርኛ ፌደራት ንምህር ዛንታታት ንነግር መፅሓፍቲ ከዓ ንላለዩ
2: ኣነ ከዓ ምስኔጅ ሃቢርኩም ተምሃሩ ዝብል መደብ ነዳሉ መዝሙርን ካልእ ዝተፈላለየ ነገራት ከዓ
1: ቀደም ኢና ከፊትናዮ 3-4 ዓመት ይኸውን ግን ጥዑ ጌርና ካብ ዝጅምሮ ከዓ 5 ወርሒ ገለ ኢና ጌርና ስድራና መፂኦም ኮንተንት ይህቡና ወይ ንሕና ሓሲብና ንህቦም ቆልዓ ኮለና ኩሉ ሻዕ ስድራና ብትግርኛ እዮም ዝዘረቡና ትግርኛ ይዕልሉና ንሕና ከዓ ትግርኛ ንዛረብ ነርና ኢና ይምህሩና ነይሮም ትግርኛ
3: ደ ደርሆ ዱ ዱባ ሸብዓይ ፊደልና ጀያ
1: ስድራይ ከዓ ትግርኛ ከንብቡ ከለዉ ገላ ከንብብ ይደሊ ነይረ እየ ዕበይ ምስ በልኩ መፅሓፍ ናይ ትግርኛ ገዚእለይ ሽዑ ካብእታ መፅሓፍ ስድራይ ካብታ መፅሓፍ የምህሩኒ ነይሮም ብፍላይ ዓባይ ሃፍተይ ኩሉ ሻዕ ኮፋ ቢላ ትምህረኒ እያ ፌደራት ትግርኛ
2: ናይ ግድና ትግርኛ ከምዛረብ ዘለና
1: እንድሕድሌት ኣሎ መገዲ ኣሎ ስለዚ እንታይ ትነግሮም እቶም ቆልዑት እንድሕዲ ኮነ ነገር ትደልዮ እንድሕር ኣሎ ክትገብሮ ትኽእል ኢኸ ስድራይ ክትደልዮ ኣለካ ሃርድ ወርክ ከዓ ክህልወካ ኣለዎ
2: ስድሮኦም ብትግርኛ ክዛረብ ከለዎ ብሰብኦም ክረድኦም መታነይ ዝደልዎ ከዓ ክገብርሉ
1: ኤዲት ምግባር ኮንተንት ክሪኤት ምግባር ኣንድ ዝያዳ ክንመሃርን ክንፈልጥን ከዓ ይደሊ እንታይ እዩ ናተይ ጎል ከምዚ እንዳበልኩ ክምህር እንዳኸድኩ ድሓር ማራ ፌመስ ኮይና ከምዚ ናይ ትግርኛ መምህር ኮይነ ክፈልጡ ንሰብ ወይ ንቆልዑት ዝምህር ንዓይ ዝምህርን ከዓ ክፈልጡ ወይ ከምኡ ክፈልጡን እየ ዝደሊ
2: ኣነ ከዓ ኣበኮ ቋንቋይ ክፈልጥ ንሰብ ከዓ ቋንቋ ክንኸል እየ ዝደሊ
1: ቅድም ብ117 ሳብስክራይበርስ ኢና ጀሚርና እቲ ዊኬንድ ንኮንተንት ክሪኤቲንግ ንፕላኒንግ ንሪኮርዲንግ ንጥቀመሉ እቲ ካልእ ከዓ እቲ ሙሉእ ዊ ከዓ ካብ ማንዴ ስጋብ ፍራይደይ ከዓ ትምህርትና ንኸይድ ንመፅእ ግን እቲ ዊኬንድ ሸዓ ሰዓት ዘላትና ሪኮርድ ክንገብር ፕላን ክንገብር ፕራክቲስ ክንገብር ኩሉ ሲ ኣብታ ዊኬንድ ኢና ንገብረ ና ዩቲብ ኣብ ዊኬንድ ኢና ንገብሮ እቲ ዝወሓደ እተኮይኑ ከዓ ሓንሳብ ኣብ 10 መዓልቲ ወይ ኣብ ሰሙን ኢና ፖስት ንገብር ትግርኛ ተዛረቡ መታነይ ክትለምድኦ ስድራኹም ከዓ ካብ ኤርትራ ምስ መፁ ጥዑ ጌርኩም ክትዘረብኦ ኣይትሕመኡ ትግርኛ ከምዚ ብርጡዕ ኣይኮነን እንድሕር ክትላመዶ እንድሕር ደሊኻ እንድሕር ፎካስ ጌርካ ቀሊል እዩ ክትፈልጦ ትኽእል ኢኻ ስለዚ ዶንት ጊቭ ኣፕ
2: ኣዶም ስኮዱ ስድሪኦም ክዛርቡ ከለዉ ወላኸን ተፈልጭሎም ሕጂ ትግርኛ ፈልጭለዉ ከምብቡ ክዛርቡ
0: ፅባሕ ኩሉ ዓለም ሃንቀው ኢሉ ዝፅበዮ ዘለዉ ዓብዪ ናይ ሻምፒዮንስ ሊግ ፀወታ ክካየድ እዩ እቲ ሓያል ተኸላኻሊት ክለብ ዓዲ እንግሊዝ ኣርሰናል ምስታ ኣዝያ ሓደገኛ መጥቃዕትታት ትፍንው ናይ ፈረንሳ ጋንታ ፒኤስጂ ፊት ንፊት ክገጥማ እየን ነዚ ፀወታ ዝምልኪታ ኣዘ ብርሃነ ምስተንታን ስፖርትን ጋዜጠኛን ነጋ ወልደ ጊዮርጊስ ፃኒሒት ገይራ ኣላ
4: ቅድሚ ናብ ግምት ምእታውና እንታይ መስለኪ እቲ ግጥም ብልክዕ ዝምልከተን ጋንታት ወይ ከዓ ዝግብራት እየን ፍፃመ በፂሐን ዘለዋ በቲ ዓመት ሙሉእ ዘርኣየና ማለት እዩ እቲ ግጥም ከዓ እንታይ ኣብ መንጎ ሓያል መስመር ምክልኻል ዘለዎ ኣርሰናልን ኣብ መንጎ ብርቱዕ ናይ መስመር መጥካዓት ፒኤስጂ እዩ ስለዚ ክልትን ከምዚ ዓይነት መስመር መጥካዓትን ከምኡ ዓይነት መስመር ምክልኻል ዘለዎን ጋንታ ምረኻበን ፀወታ ክሳዕ ክንደይ ተራፍን ኣንጠልጠልን ከምዝኸውን ባጉ ዝግመት ነገር እዩ ስለዚ ከምቲ ክትገልፅ የፀናሕኺ ልክዩ ኣርሰናል ውሑድ ሸቶ ዝተመዝገባ ጋንታ እያ ፒኤስጂ ከዓ ብዙሕ ሸቶ ናይ ምፍጣር ዕድል ዘለዎ እያ ስለዚ ኣብ ከምዚ ኩነታት ግምቶቲ ፀወታ ኣዝዩ ከቢድ እዩ ኣዜባ ግን እንታይ እዩ ምስቲ ብዕንቆ ዝከታተሉ ዘለኹ ኣነ ናተይ ግምት እንታይ መሲሉ ተሳዕዶ ንድሕሪ ፀወታ ክዳ ኮይኑ ቀዲማ ሸቶ ዘመዝግበት ክትዕወት እያ ዝብል ግምት ኣለኒ ፒኤስጂ ትእቱ ኣርሰናል ተመዝግብ ዘይግልፅ ኣብ ኤክስትራ ታይም ድሕሪ ኣትን ግን ኣነ ፒኤስጂ ክትዕወት እያ ዝብል ግምት ኣለኒ ከመይ እንተልክኒ ፒኤስጂ ፀወታ ናይ ምምሕዳር ወይ ናይ ምከዋን ዓቕሚ ኣለዎም እቲ ሰልጣን እዮም ኣዝዩ ሓያል በሊሕ እዩ እንታይ ይገብር ይፈልጥ እዩ ናይ ምትዕልፃፍ ባህር ኣለዎ ስለዚ ነዚ ኣብ ግምት እቲ ከዓ ፒኤስጂ ናይ ምዕዋ ተኽእሉ ኣሎ ፀወቱ እንታይ ገይሩ 11 ተፀወቲ አንጻር 11 ልምድ ከሆም ይቀኒ ካለ አይነት ታክቲክ ሂጅ ስለዝመጽ ናይ አሙሮ ብልጫ ሉሲየን ኤርካውስ ዲኽሊ ብመንጽር ዝግን አርሰናል ቀለልቲ አይኮንም አብ 9 11 ሕሸቶ ኢትያ ቻምፒዮን ነው ሆን አድላሎ
5: አብ ዘሐለፍ ዓመት ውን አርሰናል ካብ ፍርቂ ፍጻመ ብፒኤስጂ ተገሊፋሙ አርሰናል አብ ዝጦታዚ ዋንጫ ንኽተልዕል ሕና አትፈድዶ ተኸውን
4: ዘሐለፍ ዓመት ኣብ ፍርቂ ፍጻመ ፒኤስጂ ንአርሰናል ጽኢላ ሓርፍ ከላሲ በጣም ዝገርም እዩ ሓላ ውልዳ ደናሮማ ዝሕጅ ምስ ማንቸስተር ሲቲ ዘሎ ምስ ፒኤስጂ ንርሽዑ ንሱ ኣብ ቀዳማ ይግሪ ሓሙሽተ ኣተዋ ዝግበኦ ዓሳሱ ኣድሂኒ እዩ ዳርጋንስቲ ነታ ጋንታ ናብ ፍጻመ ሕሊፉ ኣብ ካልኣይ እግሪ ንሕሪን እያ ደናሮማ ሰለስተ ዓሳሱ ይድሂኒ ስለዚ ኣርሰናል ዕድል ኣይገበረትን ኩዕሶ ካብ ፍትሓዊ ዘይምዃና ብርግፅ ዝረኣናሉ ግጥም እዩ ነይሩ ስለዚ ነዚ ግምት እቲ ከዓ ዝነበሮም ጌጋታትን ኩሉ ክሳይቲ ከዓ ምስቲ ዘለዎም ሕጂ ከዓ ኣድርናል እዩ ምክንያቱ እ ቻምፒዮን ኮይኖም ናይ ፕሪምየር ሊግ ኣቀዲሞምን ሓደ ፀወታ ቅድሚ ትራፉ ሻምፒዮን ብምዃኖም ናይ ዕረፍቲ ግዜ ስለ ዝረኸቡ እዞን ብቐሊሉ ዝጥመት ኣይኮነን ሞ ሕኖም ዘይፈዲሉ ኣብነት ኣይ ክህሉን ዝብል ግምታት ኣለኒ
5: ምናልባት ኣልዒልካዮ ፀኒሕካ ሊዩስ ኣብ ናይ ታክቲካዊ መዳይ ኣዝዩ በሊሕ ምዃኑ ክትገልፅ ፀኒሕካ እሞ ሚካኤል ኣርቴታ እውን ከም ተፃወታይ ፒኤስጂ ዝነበረ መጠን ኣብ ናይ መንጎ ክልትዮም ዘሎ ቴክኒካዊ ብልሒ መን ይበልፅ ንብል ንኸውን
4: እዎ ሕጂ ልክዕ እንድዩ ሚካኤል ኣርቴታ ብላማስያ ባርሴሎና ገይሩስ ናብ ፒኤስጂ ተፃወተ እቲ መድረክ ግን በበይኒ ነይሩ መዓስ እዚ ቅድሚ 20 ገለና ዓመት እዩ ናይ ፒኤስጂ ተፃወተ እዩ ነይሩ ዋላ እውን ኮ ብላማስያ ሚካኤል ኣርቴታ ከሎ ሉዊስ ኤንሪኬ ናይቲ ዓባይ ጋንታ ናይ ባርሴሎና ተፃወተ ከሎ ሽፋሎጥ እዮም ነንሕሎ
5: ሕጂ
4: ግን ዝኩዕሶ እናተራቐቀ እዩ ዝኸይ ዘሎ ፍልስፍኖ ካልእ ነገር ናኾነ ዝተይ ዘሎ ሉዊስ ኤንሪኬ ኣብ ልዕሊ ሚካኤል ኣርቴታ ብኩሉ ነገር ብልጫ ኣለዎ ብመንፅር ኤለመንት ሒዞሞን ዘለዎ ግን ናይ ኣርሰናል ፀወት ቀለልቲ ስለዘይኮኑ ሕጂ እንታይ ትወሳኒ ነገር ዝመፅ ዘሎ ምሕደራ ኣቀዲማ ክገብፀፅን እየ ምክዋን ዝበሃል ኣሎ ከመይ ጌርካ ነቲ ፀወታ ዝተመሓድሮ ከመይ ጌርካ ተካውኖ እዩ ኤክስትራ ታይም ተኸይዶም ከዓ ኣብ ምክዋን ኣብቲ ምሕደራ ሉዊስ ኤንሪኬ ንኣርቴታ ክወልፆ እዩ ዝብል ናተይ ትዕዝብትን ገምጋውን ኣለኒ
5: ፅቡቅ ነጋ እምበር ኣብ መወዳእታ ናትካ ግምት ክንደይ ብክንደይን ክወፃ ኢልካ ትሓስብ
4: ኣነ ከምዚ ክብለ ክፀናሕኽ እዩ ኣዜባ ንድሕር ኣርሰናል ቀዲማ ሸቶ መዝጊባ ሻምፒዮን ክትከውን እያ ፒኤስጂ ንድሕር ቀዲማ ሸቶ መዝጊባ ሻምፒዮን ክትከውን እያ ኣርሴን ቬንገር እንታይ ኢሉ 50-50 ሚታዊት ክብል እዩ ግምት ሂቡ
5: ተንታኒ ስፖርት ነጋ ወልደ ገርግስ ይቀኒልና
4: ይቀኒል ኣዜባ
0: ኣብ መወዳእታ መጠን ወሊድ ብሪጣንያ ዓመታዊ የንቆልቁል ከም ዘሎ ተገሊጹ ቤት ፅሕፈት ሃገራዊ ስታቲስቲክስ ኣብ ዘውፅኦ ፀብጻብ ኣብ 2025 ቁፅሪ ኣብ ዓዲ እንግሊዝን ዌልስን ዝተወልዱ ህፃናት ንመበል 4ይ ዓመት ጎዲሉሎ እቲ ክስተት ድሕሪ ኣስታት ፍርቂ ክፍለ ዘመን እዩ ኣጋጢሙ ዘሎ ዝኸበርኩም ሰማዕትና ንሎሚ ዘዳልናልኩም ትሕዝቶ ነዚ ይመስል ነይሩ ኣብ መርበብ ሓበሬታና www.bbc.com/ትግርኛ ከምኡውን ኣብ ዩትዩብ ፌስቡክን ዋትሳፕን ቻናላትና ብምፅምባር ተወሳኺ ዜናታትን ፀብጻባትን ክትረኽቡ ትኽእል ኢኹም ቀጻሊ ሰሙን ስካዕ ንራኸብ ሰሰናዩ ንምነኢልኩም